0: ካብዚ ማሕበር ይረኺበ ካብቲ ግዜቲ ኣትሒዘ ተወሰነ ደረቕ መግብን ሒደት ማይን ጥራይ ነይሩኒ ስለዚ ሕጂ እውን ነዚ ትካል ኣዝየ መስግኖ ስለዝሓገዙኒ ኣዝዩ ሕጉስ እየ ቀዳማይ ሚኒስትር ህንዲ ናረንድራ ሞዲ ኣብ ሳልሳይ ዓመታዊ ዋዕላ ህንዲ ኣውስትራልያ ንምስታፍ ኣብ ሰሙን እዚ ናብ ኣውስትራልያ ክበፅሕ እዩ እቲ ርክብ ኣብ ትሕቲ እቲ ኣብ መንጎ ክልትኤን ሃገራት ዝግበር እስትራቴጂካዊ ሽርክና ዝተመስረተ ኮይኑ ኣብ 2020 እዩ ጀሚሩ ኣብቲ ኣጀንዳ ኣብ ኩሉ ናይ ምክልኻል ናይ ወፃኢ ፖሊስን ንግድን ከምኡውን ኣብ ኣገዳስቲ ማዕድናት ኣብ ናይ ሳይበር ፀጥታ ኣብቲ ዝጥጥዕ ዘሎ ቴክኖሎጂን ዝተዋደደ ናይ ሓባር ስራሕ ምስራሕ ዝዓለመ እዩ ብድሕርዚ ሚስተር ሞዲ ኣብ መወዳእታ ሰሙን ማለት 10-11 ሓምለ ኣብ ናብ ኒውዚላንድ ክኸይድ እዩ ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ናይ ኣሜሪካ መዓልቲ ናፅነት መልእኽቱ ኣብ ዘመሓላለፈሉ ነቲ ወትሩ ዝደጋግሞ ቃል ማለት ኮሚኒዝም መንሽሮ ምዃኑ ደጊሙ ገሊፁ ቅድሚ ሓደ መዓልቲ ዲሞክራስያዊ ሰልፊ ኣብ ናይ ኣሜሪካ መባእታዊ ዓወታት ድሕሪ ምርካቡ ዶናልድ ትራምፕ ካብ ማውንት ሩሽሞር ዝመደረ ዘቕረበ ኮይኑ ኣብ መላእቲ ሃገር ንዝምዕብል ዘሎ ዲሞክራስያዊ ማሕበራዊ ወይ ዲሞክራቲክ ሶሻሊስትን ገስጋሲ ምንቅስቃሳትን ዝነቅፍ መደረ ይቕሪቡ ነቲ ዝተደጋገመ መልእኽቱ ኣብቲ ናይ መወዳእታ መደርኡ ን45 ደቂቕ እዩ ኣቕሪብዎ
1: The communist system is the opposite of the American system and the communist system has never worked.
0: ናይ ኮሚኒስት ስርዓት ኣንጻር ናይ ኣሜሪካ ስርዓት እዩ ናይ ኮሚኒስት ስርዓት ድማ ፈፂሙ ይሰርሐን እቶም ጀጋና ንኮሚኒዝም ኣብ መላእ ዓለም ኣብ ዓውደ ውግእ ዝግበር ኣብ ዝነበረ ዘይኮነስ ኣብዚኦም ተቃሊሶሞ ነዚ ሕማቅ ርእሲ ኣብዚ ኣብ ኣሜሪካ የምሃሪሞሞ ኣብዚ ክፍፀም ዓይኒ ሓድጎን ኢና ልክዕ ከም ካንሰር ከምዚ ዓይነት ሓደጋ ብቕልጡፍን ቅድሚ ምጅማሩን ከነቋርፆ ኢና ንደሊ ክትቋ ክቁረፅ እዩ ዘለዎ ቀልጢፉ ክቁረፅ ኣለዎ ናይ ውራንጅሩ ሽማግለ ኖርማ ኢንግራም ሰሙን ናይ ሎክ ማሕበረሰባት ተኣኪቦም ታሪክ ባህልን ዓወትን ቀዳሞት ህዝብታት ዘብዕልሉ እዋን ምዃኑ ገሊፁ ቴማ ናይዚ ዓመት ናይ ሎክ እዚ 50 years of deadly እዩ እዚ ድማ ነቶም ልዕሊ 50 ዓመታት ንናይ ሎክ ናንዶክ ምንቅስቃስ ዝሃነፁን ዘፅንዑ ናይ መጀመርታ ሽማግለታት ፀሓፍቲ ስነ ጥበባውያን ማሕበረሰባትን ክብሪ ዝህብ እዩ ኖርማኒ ኤንኣይቲቪ ከም ዝገለፀቶ ሕሉፍ ፖሊሲታት መንግስቲ እቲ ሃገር ቋንቋን ባህልን ደቀባት እዛ ሃገር ከይዛረቡ ምእጋዱ ኣልታውን ነባርን ፅልዋ ከም ዝትረፈ ተዛሪባ
2: I'm really happy that I'm in a place now where I can be part of teaching my language.
0: እጂ ቋንቋይ ወራንጅሩ ኣብዝምረሉ ቦታ ብምርካቤ ኣዝ ሕጉስቲ እየ ምክንያቱ እዚ ኩሉ እቲ ዝነበረ ነዚ ንምግባር ሕጊ ከም ምጥሓስ እዩ ነይሩ ኣይሰኣናዮን ሕጂ እውን ኣሎ ሕጂ ድማ እንደገና ዓንቢብሎ ኣብ ኣብያተ ትምህርቲ እውን ይመሃር ኣሎ ኣዝዩ እዚዩ ንዓይ ናይ ዶክ ዝነግረኒ ወትሩ ባህልና ክንርኢ ኣሎና እቲ ዝተረፈ ህዝቢ ክንሓቕፎ ኢና ነቶም ዝተረፈ ህዝቢ ክሓቕፉና ድማ ተስፋ ንገብር መስራቲ ናይ ሓንቲ ካብተን ብሕቡእ ዝነጥፋ ፍሉጣት ኣብያተ ክርስትያን ቻይና ዝኾነ እዝራ ጂን ካብ ቤት ማእሰር ተፈቲሑ ምስ ስድራ ቤቱ ኣብ ሕቡራት መንግስታት ኣሜሪካ ከም ዝበፅሐ ተፈሊጡ ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ጉንበት ምስ ቻይናዊ መዘንኡ ሺ ጂንፒንግ ኣብ ዝተረኸበሉ እዋን ጉዳዩ ኣልዒልዎ ነይሩ እዩ ቻይናዊ ጉጅለ ተሓላቂ ሰብኣዊ መሰላት ኣብ ዘውፅኦ መግለፂ ጂን ካብ ቤት ማእሰርቲ ካብ ዝፍታሕ ን9 ኣዋርሕ ድሕሪ ምፅናሕ ናብ ሎስ ኣንጀለስ እዩ ኣትዩ ዘሎ እቲ ፓስተር ብሰበስልጣን ቻይና ተነግሮ እቲ ምፍታሕ ኣብ መላእ ይቕሬታ ኣብ መላእ ፖርቱጋል ስጳኛ ፈረንሳን ግሪክን ኣብ ኣስታት 42,000 ሄክታር ዝተኸስተ ባር ሓዊ ንኣሽሓት ሰባት ካብ ኣባይቶም ክወፁ ኣገዲዱ ሰበስልጣን ኣብ ቱር ደ ፍራንስ ዝካየድ ቅድድን ብሽክለታ ንተዓዘብቲ ከይዕዘቡ ተኣጊድዎም ኣሎ ኣብ ደቡባዊ ምብራቅ ኣውሮጳ ብኣማይ ዝቁጠሩ ኣባላት መጥፋእቲ ሓዊ ንምጥፋ ይቃለሱ ኣለው ኣብቲ ከባቢ ዘሎ ሙቐት 40 ዲግሪ ሴንቲግሬድ ክበፅሕ ድማ ትፅቢት ኣሎ ኣብ ግሪክ ካሪስ እቲ ዝርጋሕ ዘሎ ባርዕ ካብቲ ተፀበይዎ ዝቐልጠፈ ምዃኑ ይገልጽ እቲ ባርዕ ክጅመር ከሎ ርኤ ድሕሪ ግዜ ኣብ ትሕቲ ቁፅፅር ክኣቱ ይኽእል ኢልና ሓሲብና እንተነበርና እኳ እናገደደ እዩ ዝኸይ ዘሎ ኣብ መልበን ሎሚ ለይቲ ድሕሪ ዘጋጠመ ባር ሓዊ ደርዘን ዝኸውን ድኳናት ከም ዝተፀልወ ተፈሊጡ ፖሊስ ቪክቶርያ ከም ዝሓበሮ መጥፋእቲ ሓዊ ቪክቶርያ ኣብ ሰዓታት ናይ ንግ ኣብ ከባቢ ኣቦስፎርድ ናብ ዝርከብ ከባቢ ተፀዊዑ ኣብ ጫፍ ማእከል ከተማ መልበርን ኣብ ዝርከብ ሓደ ድኳን ድማ ሙሉእ ብምሉእ ባህልሃልታ ክህሞኽ ፀኒሕዎም ነቲ ባር ኣብ ትሕቲ ቁፅፅር ንምእታዊ 80 ኣባላት መጥፋእቲ ሓውን 25 ናይ መጥፋእቲ ሓዊ መካይንን ብምስታፍ ነቲ ባርዕ ንጎ ሰዓት 6 ኣብ ትሕቲ ቁፅፅር ኣትዮሞ ወሃብ ቃል ሓዊ ድሕነት ቪክቶርያ ኣብ ውሽጢ ሓደ ህንፃ ከባቢ 10 ሽቋት በቲ ባርዕ ተፀልዮም ኣለዉ ክብል ገሊፁ። ኣብ ስፖርት ሎሚ ንግሆ ኣብ ዝተገብረ ፀወታታት ዋንጫ ዓለም 2026 ኖርዌይ ብብሉፅ ተፃዋታያ ኤንሊ ሃላንድ ተመሪሓ ንብራዚል ብዘደንቕ መገዲ 2-1 ተስዒራታ። በዚ ድማ እቲ 5 ግዜ ሻምፒዮን ዝኾነት ብራዚል ካብቲ ውድድር ተገሊፋ። ኣብዚ ሰዓት እዚ እንግሊዝን ሜክሲኮን ይፃወታ ኣለዋ። ባርሰማዕትና ናይ ሎሚ ዜና ቀንዲ ዛምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም። ኣብ ፐርዝ ክዘንብ ዝለዕለ 20 ዲግሪ ሴንቲግሬድ። ኣብ ኣደላይድ ብከፊል ደበና ዝለዕለ 15 ዲግሪ ሴንቲግሬድ። ኣብ መልበርን ፀሓይ ክውዕል ዝለዕለ 15 ዲግሪ ሴንቲግሬድ። ኣብ ሆባርትን ፀሓይ ክውዕል ዝለዕለ 12 ዲግሪ ሴንቲግሬድ። ኣብ ካምቢራ ደበና እዩ ዝለዕለ 12። ኣብ ሲድኒ ክዘንብ ዝለዕለ 17 ዲግሪ ሴንቲግሬድ። ኣብ ብሪስበን እውን ክዘንብ ዝለዕለ 20 ዲግሪ ሴንቲግሬድ። ኣብ ዳርዊን ፀሓይ ክውዕል ዝለዕለ 32 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 69 ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 111 ቅርሽን 25 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ። ዜና ወዲእና ኣለና።

0: All across America, Spectrum Business is helping small businesses do more within their budget. Like in Rochester, we're at this computer coding class where fiber-powered internet keeps ideas flowing free forever. And in Austin, our fast, reliable internet lets this gym stream classes all day.
1: One more, let's go.
0: Free forever. Get Business Internet Advantage free forever when you get 4 mobile lines. Visit spectrum.com/freeforlife to find out how. Spectrum Business.
2: Spectrum Internet is powered by fiber and connected to the premises by coaxial lines. Restrictions apply. Services not available in all areas.
3: ባርሰማትና ካብዚ ቀጽሉ ተቀርብ ዘሎ ተስቶ ለኹና ሰደደልና ጸብጻቢው ጸጋይ ክንፈ አብከባቢና ዝማዕበሉ ዜናታት አኪቡ አቅርብናሎ ናብከብለኩም
4: ሰላም ተነሃበልና ከመይ ቀንኩም ኩብራ ተኸታተልቲ SBS ትግርኛ ንሰዓተዳሉ ዜናታት ንሆ ፈለማር እስታቶም ከነቀድም ናይ ኤርትራ ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ብዝተፈላለየ ዓውድታት ዘምሃሮም ልዕሊ 1,000 ተምሃሮ ብዲግሪን ዲፕሎማን ኣበስመራ መሪኦ ዩኒቨርሲቲ መቐለ ብዝተፈላለዩ መርሃ ግብርታት ከምህሮም ፀንሐ ልዕሊ 2,900 ተምሃሮ ኣመሪኦ ኣብ ትግራይ ኣብ ውሽጢ 3 ዓመታት 53 ቶን ወርቂ ከም ዝበኸነ ተገሊጹ ኤርትራ ካብ ሕጂ ንድሓር ኣብ ዙርያ ፍሉይ ራፖርተር ሰብኣዊ መሰላት ሕቡራት ሃገራት ክትዛረብ ከም ዘይትደሊ ኣፍሊጣ ትካል ሰብኣዊ መሰላት ኢትዮጵያ ኣብ ትግራይ ዝፍፀም ግድድ ወታደራዊ ምልመላ ተቃዊሙ ኣብ ኣብያተ ማእሰርቲ ስዑድ ዓረብ ኣስታት 200 ዝኾኑ ኢትዮጵያውያን ናይ ሞት ፍርዲ ይፅበዩ ምህላዎም ተሓቢሩ ሰራዊት ሱዳን ናብ ደቡብ ኢትዮጵያ ትርከብ ስትራቴጂካዊት ከተማ ኩምሩክ ንምምዛዕ ሰፊሕ መጥቃዕቲ ከም ዝኸፈተ ኣፍለጦ ዝብሉ ነሰዓት ተዳለዉ ዜናታት እዮም ናብ ዝርዝራቶም ናይ ኤርትራ ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ብዝተፈላለዩ ዓውድታት ተምሃሮም ልዕሊ 1,018 ተምሃሮ ብዲግሪን ዲፕሎማን ኣበስመራ መሪቑ ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን መበል 19 ግዜኡ ብዝተፈላለዩ ዓውድታት ተምሃሮም 1,018 ተምሃሮ ብዲግሪን ዲፕሎማን ኣበስመራ መሪቑ ኣሎ እቲ ስነ ስርዓት መረቕታ ሚኒስትሪ ዜና ኣቶ የማነ ገብረ መስቀል ሚኒስትሪ ቱሪዝም ወይዘሮ ኣስካሉ መንቀርዮስ ፍጻሚ ዳይሬክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ዶክተር ሃይለ ምሕፁን ዲናትን ትካላት ላዕለዋይ ትምህርቲ ላዕለ ሰበ ስልጣን ሓለፍትን መምሃራን ወለድን ተበረቕቲ ሰራሕተኛታት ምምሕዳር ኮሌጅን ኣብ ዝረኽብሉ ብድሙቕ ኣግባብ ተኻይድ ኣሎ ዲን ኮሌጅን ዋኒንን ማሕበራዊ ስነ ፍልጠትን ዶክተር እስጢፋኖስ ሃይለማርያም ኣብ ዘስምዖ መደረ ንተመረቕትን ወለድን ተሳተፍትን ናይቲ ፅምብል እንኳዕ ሕጎሰኩም ድሕሪ ምባል ሎም ዓመት ኣብ ናይ ዝሓለፈ ዓመታት ብዝበፅሐ ቁፅሪ ምምራቖም ታሪካዊ ዕለት ምዃኑ ሓቢሩ ቁፅሪ ተመረቕቲ ብድግሪ 536 ብዓውድታት ተሓዘ ሓሳብ ምሕደራ ዋኒን ምሕደራ ህዝብን ስነ ቁጠባን ፋይናንስን ቋንቋ እንግሊዝኛ ጂኦግራፊ ታሪክ ሕጊ ቤተ መጻሕፍትን ስነ ሓበሬታን ሕብረተሰብን ስነ ሰብን ብዲፕሎማ ከዓ 482 ብዓውድታት ተሓዘ ሓሳብ ባንክን ፋይናንስን ሕብረተሰብን ማሕበራዊ ዕዮን ቱሪዝምን ምሕደራ ሆቴልን ተመሪቖም ኣለዉ ካብ 1,018 ተመረቕቲ 47 ሜታዊት ደቂ ኣንስትዮ ምዃነን ተገሊጹ ኣሎ ብድሕሪ ዚ ኣብ ንእስ ወከፍ ዓውደ ትምህርቲ ዝለዓለ ንጥብ ዘመዝገቡ ተመረቕቲ ስነ ስርዓት ሽልማት ከም ዝተኻየደ እውን ሚኒስትሪ ዜና ኤርትራ ዘውፅእ ሓበሬታ ኣመልኪቱ ኣሎ

0: ተኸፊቱ ተባሂሉ ናይ ሱዳን ሰራዊት ኣብ ደቡብ ኢትዮጵያ ብዝርከብ ግዝኣት ብሉ ናይል ናይ ትርከብ ስትራቴጂካዊት ከተማ ኮምሩክ ካብ ኣርኤስኤፍ ንምምዛዕ ሰፊሕ መጥቃዓት ከም ዝኸፈተ እዩ ተገሊጹ። ህፁፅ ውሃቢ ደገፍ ኣርኤስኤፍ መሻርክቱ ነቲ ከተማ ካብ ዝቆፃፅርዋን ኣብ ዝሓለፈ ወርሒ መጋቢትን ፍርቅን እዩ ነይሩ። እቲ ሰራዊት ኣብ ቀረባ ግዜ ብዘካይዶም ዘሎ ናይ መጥቃዕቲ ወፍርታት ኣብ ጥቓ ደቡብ ኢትዮጵያ ደቡብ ሱዳን ዘሎ ሓያሎ ከባብታት ካብ ህፁፅ ሓይሊ ከም ዘሕደገ ክገልፅ ጸኒሕሎ። ኣብ ብሉ ናይልን ደቡብ ኮርዶፋን ዝንቅስቃስ ዕጡቕ ምንቅስቃስ ሓርነት ህዝቢ ሰሜን ሱዳን ምስቲ ፈጣን ውሃብ ደገፍ ወጊኑ ይዋጋእ ከም ዘሎ እዩ ዝንገረሉ።
1: ኣካል ናይቲ እናዓበየ ዝኸይድ ዘሎ ዓለማዊ ጉጅለ ብምዃን ልዕሊ 25,000 ኣውስትራልያውያን ሓደስቲ ሚልዮነራት እዮም። ስዊዘርላንዳዊ ባንኪ ዩቢኤስ ዓለማዊ ሃብቲ ካብ 217 ንድሓር ብዝቐልጠፈ ናህሪ ሰፊሑ ክብል ደምዲሙሎ። ስለምንታይ ከምኡ ከም ዝኾነ ኣብዚ ተገሊጹሎ። ብስዊዘርላንዳዊ ባንክ ዩቢኤስ ኣብ ቀረባ ግዜ ዝወፀ ጸብጻብ ዓለማዊ ሃብቲ ግሎባል ዌልት ሪፖርት ኣብ መላእ ዓለም ዝያዳ ሚልዮነራት ይቕልቀሉ ከም ዘለዉ ክሕብር እንከሎ ዘይምዕሩይነት ግን እናዓሞቐ ይኸይድ ኣሎ ይብል። ሕጂ ኣብ መበል 17 ሕታሙ እቲ ጸብጻብ ኣብ ኣሜሪካ፣ ገለ ክፋል ኤውሮጳ፣ ኤሽያ ፓሲፊክ፣ ማእከላይ ምብራቕን ኣፍሪካን ወሲኽካ ሃብቲ ኣብ መላእ ዕዳጋታትን ዞባታትን ብኸመይ ይፍጠርን ይዝርጋሕን ይከታተል። ብመሰረት ሓበሬታ ዩቢኤስ ኣብ 225 ዓለምና ንሳልሳይ ተኸታታሊ ዓመታ ዝያዳ ዝሃብተመት ኮይናኣላ። ጠቕላላ ውልቃዊ ሃብቲ ብ10.8 ሚታዊት ወሲኹ ካብቲ ኣብ 224ን 223 ዝተረኽበ መጠን ድማ ልዕሊ ዕፅፊ ከይዱ። ኣብ ዩቢኤስ ናይ ሓባር ፕሬዚደንት ዓለማዊ ምሕደራ ሃብቲ ዝኾነ ኢቕባል ካህን ነዚ ወሰኽ ብምኽንያት ዝተቐየሩ ቁጠባዊ ኩነታት፣ ቴክኖሎጂካዊ ለውጥታትን ሓደስቲ ምንጪ ዕድላት ኣብ ኩሎም ዕዳጋታትን እዮም ክብል ገሊጹ። እቲ ጸብጻብ ብተወሳኺ ዶላር ኣሜሪካ ከም መዐቀኒ ተጠቒሙ ንብዙሓት ሚልዮነራት እውን ይከታተል እዩ። 1 ሚልዮን ዶላር ኣሜሪካ ኣሳት 1.4 ሚልዮን ዶላር ኣውስትራልያ እዩ። ኣብ ዝሓለፈ ዓመት ኣሳት 1 ሚልዮን ሓደስቲ ሰባት 7 ሃዝ ዘለዎ ጽሩይ ሃብቲ ከም ዘኻዕበቱ ኣረጋጊጹ። እዚ ድማ ኣብ ነፍሲ ወከፍ መዓልቲ ልዕሊ 2600 ሚልዮነራት ምዝማጣጠን መጠን ማለት እዩ። ኣሜሪካ ዳርጋ ፍርቂ ናይዚ ዕብየት ዝቖመት ክትከውን እንከላ ልዕሊ 25,000 ኣውስትራልያውያን እውን ሓደስቲ ሚልዮነራት ኮይኖም። ይኹን እምበር ዩቢኤስ ብዝለዓለ ኣታዊ ዘለዎም ሰባት ብውሕድ ዝጽሎን ዝያዳ ቅኑዕ ስእሊ ዝህብ ምዃኑ ዝፍለጥን ኢሉ ዝገለጾ ብብዝሒ ዝረአ ሃብቲ ወይ ሚድያን ዌልት ኣብ መብዛሕትአን ኣብቲ መጽናዕቲ ዝተኻተተ ሃገራት ምንቁልቋል ኣርእዩ። ኣውስትራልያ ብሚድያን ዌልት ብኣሳት 220,000 ዶላር፣ ኣሜሪካ 320,000 ዶላር ኣውስትራልያ ማለት እዩ። ድሕሪ ላክሰምበርግን ቤልጅምን ተሰሪዓ ኣብ ሳልሳይ ደረጃ ትርከብ። ሳውል ኤስላክ ብነፃ ዝሰርሕ ስነ ቁጠባዊ ምሁር ኮይኑ ኣብ መንጎ ማእከላይ መጠን ሃብትን እቲ ዝለዓለ ሃብቲ ወይ ዝሃብተሙ ዘሎ ክፍተት ሃብቲ እናሰፍሐ ይኸይድ እንተሃለዎ እኳ ሃብቲ ኣብ ኣውስትራልያ ካብ ካልኦት ሃገራት ብዝያዳ ብማዕረ ዝተዘርግሐ እዩ ኢሉ ይኣምን። ብኣንጻሩ ኣብ ኣሜሪካ እቲ ማእከላይ ሃብቲ ስድራ ቤታት ልዕሊ 10 ዕፅፊ ናይቲ ሚድያን ሃብቲ ስድራ ቤታት እዩ። ስለዚ እወ ሃብቲ ኣብ ኣውስትራልያ ማዕርነት ብዘይብሉ ወይ እንተወሓደ ብዘይማዕረ ዝተዘርግሐ እዩ። ግን ካብ ኣሜሪካን ብዙሓት ካልኦት ተመሳሰልቲ ዝኾነ ሃገራትን ብውሑድ ዘይማዕርነት ዝተዘርግሐ እዩ ክብልካ ኢስላክ ይውስኽ። እቲ ሕቶ ግን ብድሕሪ ዝዕብየት ዘሎ ምኽንያት እንታይ እዩ ዝብል እዩ። ኣብዚ መጽናዕቲ ከም ሚልዮነር ተመዲቦም ማለት እቶም ሰባት ኣብ ባንክ ሚልዮናት ዶላራት ኣለዎም ማለት ኣይኮነን። ነዚ ጸብጻብ ዘዳለወ ዩቢኤስ ንመብዛሕትኦም ኣብቲ መጽናዕቲ ዝተኻተቱ ተራ ሚልዮነራት ዋና ባዕሉ ዝነብሮ ኣባይቲ፣ ኣብኡ ክነብር ሓሲቡ ሓደ ሰብ ዝገዝኦ ኣባይቲ ማለት እዩ፣ እቲ ሓደ ዝዓበየ ንብረት ዝውከል ምዃኑ ኣነጺሩ። ብኻልእ ኣዘራርባ ብዘይ ዝኾነ ጭቡጥ ወሰኽ ናይቲ ንሃልኪ ዝጥቀምሉ ኣታዊታቶም ምውሳኽ ዋጋ ኣባይቲ ጥራዩ ንብዙሓት ሰባት ናብ ደረጃ ሚልዮነር ኣደይብዎም ይብል እቲ ጸብጻብ። ይኹን እምበር ሓደ ንብረት ምዝሽየጥ መስርሕ ዕድጊ ድማ ተፈጺሙ ምዝውዳእ ጥራዩ እቲ ኣባይቲ ናብ ገንዘባዊ ሃብቲ ዝቕየር ወይ ገንዘባዊ ሃብቲ ዘመንጩ ኣብ ኣውስትራልያ ብሓፈሻ ኣብ ዝሓለፉ 5 ዓመታት ዋጋ ናይቶም ዋናታቶም ዝነብሩሎም ኣባይቲ ክውስኽ እንከሎ ኣብ ቀረባ እዋን ብዶሜይን ዝተገብረ መፅናዕቲ ግን ዕዳጋ ኣባይቲ ይወርድ ክህሉ ከም ዝኽእል እዩ ዝሕብር። እዚ ምንቁልቋል ብተወሳኺ መንግስቲ ኣብ ኔጌቲቭ ጊሪንግን ግብሪ ኣብ መክሰባት ካፒታልን ወይ ካፒታል ጌንስ ታክስ ዝገበሮ ለውጢ ኣብ ባጀት ከምኡ እውን ኣብዚ ዓመት ዝወሰኾም 3 ተኸታተልቲ መጠናት ወለድ ስዒቡ ዝመፀ እዩ። እቲ ፀብጻብ ከም ፆታ ወይ ዕድመ ዝኣመሰሉ ረቋሒታት ንዓለማዊ ሃብቲ ወይ ግሎባል ዌልት ብኸመይ ይፀልውዎ ግን ኣይገለፅን። እንተኾነ ግን ኣብዚ ንሃብቲ ወይ ዌልት ዝምልከት ክድል ካልእ ተወሳኺ ኣካል ኣሉ ድዩ? እቲ ነዚ ፀብጻብ ዘዳለወ ዩቢኤስ ብተወሳኺ ነቲ ቢጂኒ ኮኤፊሽንት ዝፍለጥ ተወሳኺ ኣካል ኣብ ግድል ሃብቲ ኢሉ ዝገለፀ እውን ተንቲኑሎ። እዚ ንዘይማዕርነት ካብ ዜሮ ማለት ሃብቲ ሙሉእ ብምሉእ ብማዕረ ዝካፈለሉ ክሳብ 1 ማለት እቲ ዝሃብተ መሰብ ኩሉ ሃብቲ ዝውንኖ ኣብ ዝብል መለክዒ ሚዛን ይዕቅኖ። በዚ ማዕቀኒ መሰረት ኣውስትራልያ 0.53 ጂኒ ኮኤፊሽንት ረኺባ። ካብቲ ኣብ 224 ዝነበረ 0.55 ዝተሓተ ማለት እዩ። እዚ ማለት ኣብቲ ሃገር ዘይማዕርነት ኣብ ዝሓለፈ ዓመት ጎዲሉ ማለት እዩ። ኣውስትራልያ ብተወሳኺ ካብ 56 ሃገራት ኣብ መበል 52 ደረጃ ክትስራዕን ከላ ስሎቫኪያ ኣብቲ መፅናዕቲ እታ ዝወሓደ ዘይምዕሩይነት ሃብቲ ዘለዋ ኮይና ተረኺባኣላ። ብኣንጻሩ ሕቡራት ኢማራት ዓረብ፣ ሩስያን ደቡብ ኣፍሪቃን ዝለዓለ ዘይምዕሩይነት ሃብቲ ከም ዘለወን ተረጋጊጹ። እቲ ጸብጻብ ጂኒ ኮኤፊሽንት ናይ ገዛእ ርእሱ ኣእምሮ ክህልዎ ከም ዝኽእል ኣሚኑሎ። ሓንቲ ሃገር ሃብታም ኮይና ማዕርነት ዘይብላ ክትከውን ትኽእል እያ። ግን ከዓ ሃብታምን ሙሉእ ብምሉእ ማዕርነት ዘለዋን ክትከውን እውን ትኽእል እያ። ወይ ድማ ብኣንጻሩ ክብል ነዚ ምኽንያት ዝኸውን ብምግላጽ ጸብጻቡ ደምዲሙሎ።

0: sbs.com.au/ትግርኛ ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን። እዋናዊ ዜናታት፣ ዛዕባታትን መዘናግዒታትን ኣብ sbs.com.au/ትግርኛ ረኽቡ። sbs ትግርኛ ምስማዕ ኣጊብኩም ውሉ ዶ? ኣብ ፌስቡክና ኣቲኹም እቲ ዝርርብ ቀጽልዎ። ሓሳብኩም ኣካፍሉን ላይክ ግበሩናን። sbs ትግርኛ ኣብ ፌስቡክ።
1: ኩራ ሰማዕትና፣ ብዝሓለፈ ሰሙን ካብ ዝተፈላለዩ ከባቢታት ዝመፁ ናይ ቀደም ናይ ዩኒቨርሲቲ ኣስመራ ተኣኪቦም ነይሮም። ናይ ዝርከብ ዕላማ ነዚ ንምውዳብ ዝተሓልፈ ላዕሊ ታሕትን ውፅኢታቱን መጻኢ መደባቱን ዝምልከት ካብ ምስካብ ኣዋሃርቲ ናይቲ መደብ ምስ ኣሌክሳንደር ጣዕሚ ፎቶ ዝተገብረ ዕላል ቀዳማይ ክፋል ዝሓለፈ ሰሙን ኣቕሪብና ነርና። ሎሚ ናይ መወዳእቱ ክቐርብ እዩ። ብቐጥታ ናብኡ ከብለኩም።
2: ስለዚ ማለት ቀሊል ሓይሊ ኮነን ከም ዝረኣናዮ ማለት እዩ። ክንዲ ዝኣኽሉ እሞ ከዓ ኣብ ዝተወሰኑ ምናልባት ካብ ኣውሮጳ ይመፁን ኮኑ ካብ ኣውስትራልያ እውን ኣይመፁን። ትማል ናዕለል ነርና ሓደ ፒኤችዲ ዘለዎ ስምራ ዩኒቨርሲቲ ተማሃረ እንታይ ደኣ ዘይከድካ ገለ መለብሎ ነረ። ኣነ እውን ተሳተፍኩ ስለዝተማሃርኩ ማለት እዩ ናይ ስምራ ዩኒቨርሲቲ። ብዙሓት ኣሉ ኣብ ሙሉእ ዓለም ፋሕ ኢሉ ዘሎ ማለት እዩ። ግን እቲ ዝረኣናዮ ከዓ ቀሊል ሓይሊ ሰብ ኣይኮነን። እዚኦማ እንታይ ይገብሩ ነይሮም ክሳብ ሕጂ? እንታይ እዮም ኣበርክቶ ዝገበሩ ንኤርትራ? ብሕጂ ከ እንታይ እዮም ክገብሩ ዝብል ናይ ብዙሓት ሕቶ ኣልዒሉ ሞ ማለት እዩ። ኣብ ገሊኡ ዝተማሃረ እውን ዘሎ ኮይኑ ኣይስምዖን ወይ ፋሕ ኢሉ ጠፊኡ ብኡ ገይሩ በኒኑ ዝተማሃረ እውን ኢሉ ዝሓስብ ኣሎ። ብገሊኡ ተስፋ ዝሕድር ክኾን ከሎ ብገሊኡ ድማ ክሳብ ሕጂ ሲ እንታይ እዮም ዝገብሩ ነይሮም? እዚኦም ሲ ንኤርትራ ሰላ ሓንቲ ይገብሩላን ብሕጂ ከ እንታይ እዮም ክገብሩላ ዝብል ሓሳባት ይቀላቀል ኣሎ ሞ እንታይ እዩ ማለት እንታይ ከም ክትገብርሉ ትኽእሉ ነቲ ሕብረተሰብ ማለት እዩ ከም ምሁራት?
3: ፅብቕቲ ሕቶ ምክንያቱ እንታይ ይመስለካ? ንሕና ዘምሃረና ህዝቢ ኣሎ። ዘምሃረና ህዝቢ ሕንኡ ክንፈልዮ ወይ ክንፈልዮ ግቡእ
2: ክንክሕሶ።
3: ስለዚ ክንክሕሶ ማለት እዩ። ክንፈልዮ ዘይኮነ ሰዓት ኔጋቲቭ ከይትኸውን ክንክሕሶ ግቡእና እዩ። ስለዚ ግቡእና ንክንገብር ድልዋት ኢና ንሕና ካብ መጀመርያ ኣነ ካባይ ጀሚርካ እቲ ዝድለውን ሳክሪፋይስ ንክንከፍል
2: ብግብሪ ግን ከመይ ክከኣል እዚ ብግብሪ

0: ምዝከኣሉ እንተኮይኑ ኣይ ቲንክ ሓደ ክንሪኦ ዘለና ነገር እዩ ንመፃኢ። ምክንያቱ ከም ዝበልኩካ ንብገስ ኣለና ሕጂ እዚ እዚ ኩሉ ህዝቢ እዚ ኩሉ ሰብ ኣብዚ ወፃኢ ኢንፋክት ካብ ኣውሮፓ ውን ሓደ ክልተ መፅኦም ነሮም ካብ ኣፍሪካ ከምኡ ሉ ኣሜሪካን ሰሜን ኣሜሪካ ካናዳን ዝቕመጡ ሰባት ብዙሓት ዝመፅሉ ነይሮም። እዚኣቶም ሰባት እዚኦ ክነግረካ ኣይክእልን እየ ክንደይ ፒኤችዲስ ክንደይ ፕሮፌሰርስ ክንደይ ኣብ ዓብዪ ኢንስቲትዩሽንስ ዝሰርሑን እንታይ ውሳነታት ኣብ መሃብ ዝሳተፉ ኮንሳልተንትስ ኮይኖም ኣድቫይዘርስ ኮይኖም ዝሰርሑ ሰባት እዮም። ስለዚ ኢንፋክት ሓደ ሰብ እንታይ ብላኒ ነሩሲ ኤርትራስ ብሬሽዮ ክትሪኦም ከለካሲ በቲ ህዝቢ ቱ ፒኤችዲ ክትሪኦም ከለካስ ዘሃየስት ፒኤችዲ ሆልደርስ ኣለውዋ ይብል ነይሩ እሞ ሓቂ ዊ ዱ ሃቭ ኣላት ኦፍ ፒፕል ኣላት ኦፍ ሪሶርስስ ግን ከመይ ጌርና ነቲ ህዝቢ ክንክሕሶ ዝብል ኣይ ቲንክ ዳት ኢዝ ሰምቲንግ ቱ ቢ ሲን ንመፃኢ። ንግዜኡ ግን እቲ ተጀሚሩ ዘሎ እቲ ተኣኪቡ ዘሎ ዴታ እቲ ሰብን ከመይ ኢሉ የገልግል ከመይ ጌርና ኢና ኸ ንህዝቢ ክንክሕስ ንኽእል ንዝብል ኣይ ቲንክ ዳት ኢዝ።
1: ስለዚ ተዘራሪብኩምሉ ዲኹም ኣብቲ ኣኼባ እንታይ ተዘራሪብኩም ብዛዕባ ዝጉዳይ
0: ጉዳይ ኣይተዘራረብና። ምክንያቱ እንታይ መስለካ እዚኣ ሕጂ ተዘራሪብናላ ዘለና ናይ መጀመርያ ስለ ዝኮነት ከመይ ጌርና ኢና ክንቅፅል ከም ማሕበር ዲና ክንቅፅል ወይስ ክስቂላ ከም ምጥእኺ ካብ ምስዕሳዕ ከምዚ ዝብልዎ ንምንሻው ኢሎም ዝዛርቦ ንምስዕሳዕ ኢላ ጥራሕ ድያ ክትራኸብ ዋላስ ንውካዓካ ኢላ ጥራሕ ድያ ክትራኸብ ንዝብል እታ ሕቶ ከም ዓባይ ካብቲ ፓርት ኦፍ ሰርቨይ ኮስችንስ ከም ኣሕ ቀሪባ እያ። ሕጂ መልሲ ረኪብና ኣለና። ሕጂ እቲ መልሲ ረኪብና እየ ዘለና ክንሪኦ ኢና ክንመምዮ ኢና ንዕኡ መሚና ከዓ ናበይ ካብዚ ኸ ናበይ ንኸይድ ንዝብል ክንዘራረብ ኢና ማለት እዩ። ዓቅኻይ ከዓ ማለት ኢትስ ፕሮባብሊ ከምዚ ገና እዩ ገና
1: ኣይበሰለን ክነብስሉ ኢና ማለት እዩ። ናይ መወዳእታ ሕቶ ምናልባት ማለስ ኣስመራ ዩኒቨርስቲ ክበሃል ከሎሲ ኣብ ግዜ ኢትዮጵያ ኤርትራ ሒዛታ ከላ ካብኡ ትሒዙ እንድዩ እቲ ዩኒቨርስቲ ቆይሙ ቅድሚኡ ዝነበሩ ካብ ኢትዮጵያውያን ክኾኑ ክእሉ ካብ ካልእ ሃገራት እውን ኣባላት ናይቲ ዩኒቨርስቲ ወይ ማሕበረሰብ ኣባላት ናይቲ ማሕበረሰብ ናይቲ ዩኒቨርስቲ እዮም። ካልእ እውን ብድሕሪ ናፅነት እውን ኮሌጃት ኣለዋ ማለት ካብቲ ዩኒቨርስቲ ወፃኢ ማለት እዩ። ነዚኣቶም ብኸመይ ኹም ኣኮመደት ወይ ኣብኡ ሲ ክሳተፍሉ ዝኽእሉ ኣሎ ድዩ ወይስ እቶም ዩኒቨርስቲ ኣስመራ ከይድ ዓፅወት ከላ ዝነበረቶ እዋን ዝነበርኩም ጥራይኹም ብድሕሪ ናፅነት ዘሎ ማለት እዩ ዘካትት እዚ
0: ሓንቲ ወይ ካብተን ቻለንጅ ዝበልካ ዝረሳዕ ኳ ነገር እንተላ ንሳያ እቲ ዓባይ ቻለንጅ ኢንፋክት ከምቲ ትፈልጦ ሲ እዚ ዩኒቨርስቲ ኣብ 1958 እዩ ተመስሪቱ። ሕጂ ካብ 1958 ክሳብ ሕጂ ሕሰቦ ሱሳን ገለን ዓመት ብዙሕ ተምሃሮ ዘፍረየ ኢንፋክት ኣብ በዓል 50ስ 60ስ 70ስ ካብ ኢትዮጵያ መፂኦም ዝመሃሩ ነይሮም። ኣብ ናይ ሱዳን ካብ ሱዳን ዝተማሃሩ እውን ሰባት ነይሮም። እታ ዓባይ ማሕንቆ ዝነበረት ወይ ከዓ ቻለንጅ ዝነበረት ንዓና ብዶ ዝነበረት ነዞም ሰባት ከመይ ትረኽቦም እዩ። ንገሊኦም ሰባት ትረኽቦም ኣብ ገሊኡ ሪታየር ዝገበረ ይኸውን ወይ ገሊኡ ዘየለ ይኸውን ወይ ገሊኡ ክርከብኣብ ከምዚታት ክሳተፍ ዘይደሊ ይኸውን። ብመንፅሩ ከዓ ነተን ኮሌጃት እውን ነይረን። ሕጂ ናይቶም ኮሌጃት ኣነ ኣብ 97 ክላስ ኦፍ 97 ግራጅዌት ዝገበርኩ ማለት ዝገበርኩሉ ክንደይ 1997። ስለዚ እቶም ኣብኡ ዝነበርኩም ሲ ተካብታ ሕሜታ ዝረኣኽዋ ኮንስትራክቲቭ እያ ኦብቪስሊ ናይ ተስዓታት ዝነበርኩም ጥራሒኹም እቶም ካልኦት ስለምንታይ ዘሳተፍኩምዎም ዝብል ምርካቦም ኣፀጋሚ ስለ ዝነበረ እዩ ክትረኽቦም እውን ኣፀጋሚ እዩ። ሕጂ ነቶም ውሕዳት ዝረኸብናዮም ከባነይ
1: ስለዚ ባዕልኹም ኢኹም ትረኽብዎም ነርኩም ወይስ ክንፎት ነይሩ እቲ ዕድመ
0: ዕድመ ኢንፋክት ንተምሃረ ወይ ኣብኡ ዝተመረቐ ጥራሕ ከማን ዘይኮነስ ንፓብሊክ እውን ክፉት ነይሩ። ምክንያቱ ዕላማና እንታይ እዩ ሜቢ ኣብ ኣስመራ ዩኒቨርሲቲ ወይ ከዓ ኣብ ኮሌጃት ከይተምሃርካ ክትከውን ትኽእል ኢካ ግን ኣብዚ ምስ መፃኻ ብዙሕ ነገር ዘፍረኻ ምስኣቶም እውን ዝተምሃርከ ኢንፋክት ነቶም ናይ ኣዲስ ኣበባ ዩኒቨርሲቲ ዝተምሃሩ ወይ ኣለማያ ኮሌጅ ወይ ከዓ ኮሌጃት ኣብ ኢትዮጵያ ዝተምሃሩ እውን ክንረኽቦም ፈቲና ምፁ እውን ኢልናዮ። ምክንያቱ እዚ ዓብ ኔትወርክ ምፍጣር እዩ። ካሊእ ወላ ሓንቲ ዕላማ የብሉ።
1: ስለዚ ኣብዚ ታሕቶ ክመፅእ ክእል ንድሕር ከምኡ ኮይኑ ኩሉ ዘብል ኮይኑ ኣስመራ ዩኒቨርሲቲ ምባል ተሪፉስ ብኮሌጅ ዝሓለፉ ወይ ከዓ ዝተመረቑ ናይ ዩኒቨርሲቲ ምሁራት እንተ ዝበሃል ዝብል ሓሳብ ኣይቀርብ እንዶ ማለት ንኩሉ እንድሕር ኮይኑ ማለት እዩ ኣብ ካልእ ዝተመረቑ እንድሕር ኮይኖም ናይ ዩኒቨርሲቲ ምሩቓት ወይ ብኮሌጅ ዝሓለፉ ዝኾነ ክፉት እዩ እንተዝባ ምክንያቱ ናይ ኣስመራ ዩኒቨርሲቲ ንድሕር ተባሂላስ ብዛዕባ ኣስመራ ዩኒቨርሲቲ ጥራይና ክንዛርብ ማለት
0: እዩ። ካብታ ሓንቲ ንታይ ዩሃናፂ ርእቶ ዝመፀ እንታይ እዩ ንስኻትኩም ሲ እንታይ ኣስመራ ዩኒቨርሲቲ ጥራሕ ትብሉ እቶም ኮሌጃት ከ ዝብል ምክንያቱ እቶም ኮሌጃት ሕጂ ንዓይ ዝነኣስሓ ወይ ኣብ ኮሌጅ ማይ ነፍሒ ይኸይዱ እጂ እዋ እንድሕር ኔትወርክ ክትገብሩ ዘልኹም ደኣ ንሕና ኸ ዋላ ዩኒቨርሲቲ ኣስመራ ወይ ኣስመራ ዩኒቨርሲቲ ተማሃርና ንበር ንሕና ዝተማሂርና እንዲና ዝብል ሓናፂ ርእቶ ነይሩ። ክንጅምር ከለና ምናልባት እቲ ፍላየር እውን ርኢኻ እንተ ደኣ ኮንካ ኣናውንስ ክንገብር ከለና ኣስመራ ዩኒቨርሲቲ ሪዩኒየን እዩ ዝብል ሕጂ እንታይ ወሲኽናሉ እንድሕር ርኢኻ ኮንካ ኣሉምናይ ቲቸርስ ፋሚሊ ኤን ፍሬንድስ ትብል ተመፅያ ማለት እዩ። ድሕሪኣ ግን እታ ፋሚሊ ኤን ፍሬንድስ ትብል ፋሚሊ ፍሬንድስ ካሊእ እዩ ግን እተን ኮሌጃት ኣይሓወስኩም መንና ኣን እውን ሪኮግናይዝ ኣይገበርኩም መን ሪፕሬዘንትድ ኣይኮናን ብዝብል ርእቶ ክመፅእ ስለዝጀመረ ሓቂ እዚ ተባሂልና ምስቲ ጉጅለ ምስተሰማዕና ኮሌጃት እውን ክኣትዋ ኣለዎን ተባሂሉ ዝኣተወ እዩ ነይሩ። ስለዚ ኢንፋክት ከምዚ ዝብሎ ዘለካ እቲ መበገሲ እዩ ኣስመራ ዩኒቨርሲቲ ምክንያቱ ምናልባት ንሕና እውን ኣስመራ ዩኒቨርሲቲ ዝተማሃርና ኦርጋናይዝ ስለዝገበርና ወይ ኮኦርዲኔት ስለዝገበርና ይኸውን ይኽእል ግን እቲ ሃየር ኤጁኬሽን ኢልና እውን ሓደ መዓንቲ ትማለ ከምኡ ብለኒ ነሩ ሃየር ኤጁኬሽን ዘይትብልዎ ገለ ብል ነሩ ግን እቲ ኣስመራ ዩኒቨርሲቲ ካ ትሽሙ ክህሉ ኣለዎ። ኢንፋክት ሓደ ካልእ ሰብ ከዓ እንታይ ብል ነሩ ሳንታ ፋሚልያ ዝብል ሽም ከበየ ኣሎ ገለ ነሩ። ስለዚ ብዙሕ ነገር ኣለ
1: ልዓን ማለት ነቲ ሰባት ዘልዕልዎ ሕቶታት ንምልዓለ ኣበጊሴ ብዝኾነ ብጣዕሚ ዕውት ክስታይ ከምዝነበረ ኣኼባ ከምዝነበረ ብዝተፈላለየ መልክዕ ይግለፅ ኣሎ። ኣብዚ መፅእ ድማ ፍሬኹም ተራእዩ ነቲ ህዝቢ ነቲ ሃገር እውን እወታዊ ዝኾነ ኣበርክቶ ክገብር ናይ ኩሉ ሰብ ትፅቢት እዩ። ስለዚ ናይ መወዳእታ ምናልባት ከተመሓላልፎ ትደሊ መልእኽቲ ተልካ ዕድል ክበካ ሞ ክንውድእ
0: ክብረት ይሃበለይ ኣብዚ ቅፅል እውን ንስኻትኩም በዓል ኣብ ኣውስትራልያ ዘለኹም ኣብ ኒውዚላንድ ዩኖ ካብ ካልእ ተዕላማ ኔትወርኪንግ ካብዚ እውን ናበይ ንቕፅል እንታይ ኣገልግሎት ክንህብ ንኽእል ነቶም ሓደሽቲ መፃእቲ እውን እንታይ ክንሕግዝ ንኽእል ዝብል ነገራት ስለ ዘሎ ንስኻትኩም እውን ክትሳተፉ ተስፋ ንገብር። ካልእ ዕላማ ወላ ሓንቲ የብልናን ነዚኣ ንምግባር ስለዝኾነ እቲ ብድሆታት ክንብድሆ ተዳሊና ኣለና። እቲ ዝግበር ማለት ሓንቲ ነገር ካብ ዘረኣየና እዚ ሪዩኒየን ናይ እዚ ዝሓለፈ ክልተ መዓልቲ ወይ ሰለስተ መዓልቲ ንሱ እዩ ብድሆታት ክብድሀ ከም ዝኽእል ብምንታይ ጌርና ክንብድሆ ከም ንኽእል እቲ ሰብ እውን ኣብ ምንታይ ደረጃ ከም ዘሎ ክንግንዘብ ክኢልና ኣለና። እቲ ዝኣከብናዮ ዴታ እውን ሓጋዚ እዩ። ስለዚ ሰብሲ ፀሚዕዎ ዘሎ ነገራት እንታይ ምኳኑ ክርዳእና ስለዝኽእለ ፅቡቅ ዝኾነ ምቅፃል ክገብረልና እዩ ዝብል እምነት ኣለኒ። ንኩሉ ክፉት እዩ። ፖለቲካዊ ኣረኣያ፣ ሃይማኖታዊ ኣረኣያ ኣቦትኡ እንከሎ እዩ እዚ። ስለዚ ዘይምሕፋር ምስታፍ ምስተሳተፍካ ኢኻ ከዓ ኣነስ ከምዚ ዝመስለኒ ኣነ ከምዚ እየ ክገብር ኣበርክቱ ኩሉ ሰብ ስቆታ ኣበርክቱ ክዝርግሕ ክኽእል ኣለዎ። ኣበርክቱ ከይገበርካ ግን ኣብ ደገ ኮንካ ለውጡ እውን ከተምፃእ ትኽእልኒ ካብቲ ዝግበር ዘሎ መጥእኺ ካብ ስለዚ እዚኣ እየ ክናብዎ ዝኽእል ቤነ ክብረት ይሃበለይ ስለ ግዜ
1: ይቀኒለይ ኣሌክስ ፅቡቅ ዕድል።
2: እዚ ትሰምዕዎ ዘለኹም መደብ ብቋንቋ ትግሪኛ ዝፍኖ ሬድዮ ኤስቢኤስ እዩ።

0: Stay connected through the unexpected with Invincible Wi-Fi from Spectrum. Invincible Wi-Fi keeps your home running with fast, fiber-powered internet and automatic 5G and 8-hour battery backup, making sure you stay on track, working, streaming, connected to friends and family, no matter what. Be invincible. Invincible Wi-Fi from Spectrum. Visit InvincibleWiFi.com to learn more. Restrictions apply. Services not available in all areas.
1: SBS Audio App Lomi Download Girkum Kullum Tfotwom Medabat Kitsam'om Jemru Kab App Store Way Kab Google Play Bineta Ktrkhbot Kholikhum Bandira Meret Baharin Hizbin Torres Strait Islander أب أستراليا سلسة صندق علامة حبيرن كمبل بلا إرائيا إن ناي أستراليا هقراو بانديرا ناي هزبتات أورجن بانديران ناي تورس ستريت آيلاندر هزبتات بانديرا هزبتات أورجناوينن تورس ستريت آيلاندرن أب أستراليا زنوبرو كلتة فوليات دك أباتيوم نفسو كفوم نناتوم تاريخ بحالي قانقواتاتن بانديران زلوميوم صندق علامة ناي تورس ستريت آيلاندرات أب دسيتا تيمبرو أب كندمريت وي أبوت آي هاق ግሪምቦሩ ንመንነቶምን ንህላውነቶምን ዝገልጽ ሓያል ምልክት እዩ ናይ ቶረስ ስትሬት አይላንደር ባንዲራ ካበይ መጺኡ ደሴታት መጻቦ ቶረስ ወይ ቶረስ ስትሬት አይላንደርስ ካብ ኣብ መንጎ ጫፍ ኬፕ ዮርክ ኣብ ኩዊንስላንድን ክሳብ ፓፓ ኒውጊንን ዝርከባ እኩባት ደሴታትን እዘን ደሴታት እዚኣትን እዘን ስዕባየን ሰሜናዊ ክፋል ቦይጉ ዳዋን ሳይባይ مبرقاو ديسيتات ايروب ميري اوغار معرباو كفال سنت بولس كوبين بادو مابياغ ماكلاي كفال ماسيق باروما وارابر انما دوواو كفال ترسداي هورن برينس ويلسن هاموند ايلاسن NPA كومون كند مريت اوستراليا ኣብ 1992 ቤት ምኽሪ ኣተሓባባሪ ንህዝብታት ስትሬት ኣይላንደራት ባንዴራ ንምድላው ውድድር ኣካይዱ ኣብቲ ውድድርቲ ካብ ቸርችደይ ኣይላንድ ዝመፀ ኣንክል በርናንድ ናሞክ እዩ ተዓዊትሉ ወዱ ንኣንክል በርናንድ ናሞክ ጂኒየር ኣቦ ምሸት ንውድድር ዝኸውን ንድፊ ባንዴራ እናሰኣለ ይዝክሮ ኣንክል በርናንድ እቲ ንውድድር ዘቕርቦን ዝተዓወተሉን ምልክት ህዝቡ ዝኸውን ብዓይኑ ኣይረአየን እቲ ውድድር ምስ ተወደአ ከይፀንሐ እዩ ሞይቱ በርናንድ ጂኒየር ምስ ኣቦ ዝነበሮ ርክብ በታ ሰንደቕ ዓላማ ኣቢሉ ህያው እዩ ምሸተ ምሸት ድማ ኣቦኡ ነታ ባንዴራ ክስእሎ ሕጂ እውን ይዝክር ትርጉም ባንዴራ ቶረስ ስትሬት ኣይላንደር እንታይ እዩ ነብሲ ወከብ ሕብርን ምልክትን ናይታ ባንዴራ ትርጉም ኣለዎ እቲ ቆፅለዋይ ንመሬት እዩ ዘመልክት ሰማያዊ ንማያት መጻቦ ቶረስ እዩ ዘመልክት ጸሊም ነቲ ኣብ ቶረስ ስትሬት ኣይላንደር ዝርከብ ህዝቢ የመልክት እቲ ጻዕዳ ዳሪ ወይ ባህላዊ መመላኽዒ ርእሲ ነቲ ኣብ ቶረስ ስትሬት ኣይላንድ ዝርከብ ባህላዊ መንነት የመልክት እቲ ጻዕዳ ሓሙሽተ ኮኸብ ነተን ቶረስ ስትሬት ኣይላንድ ዝርከባ ሓሙሽተ ዓበይቲ ደሴታት እዩ ዘመልክት ናይ ኣቦርጅናልን ቶረስ ስትሬት ኣይላንደርን ተምሃሪ ሕጊ ቲሪል ቪቲ ኣብ ተርስደይ ኣይላንድ ተወሊዱ ዝዓበየ ኮይኑ ሕጂ ኣብ ታውንስቪል ኩዊንስላንድ ዝነብር ዘሎ እዩ እዚ ኣካል ባህላዊ መንነትና ኮይኑ እዩ ስምዓኒ ይብል
2: It's a part of our cultural identity in itself. It's a big part of our story. It's really

0: good to have that sense of representation too.
1: ዓቢ ክፋል ዛንታ ናይ ውክልና ስምዒት ክልወካውን ኣዝዩ ጽቡቕ እዩ። ብፍላይ ኣብ ውሑድ ማሕበረሰብ ኮንካ ነዛ ሰንደቕ ዓለማት ርያ መን ምዃንካ ናበይ ንኸይድ ከም ዘለና ብኸመይ ድሕሪቲ ኩሉ ካብ መግዛእቲ ዝሓለፈ ግፍዕታት ንቕድሚት ንስጉም ከም ዘለና ዘመልክት እዩ። ህዝብና ከም ህዝቢ ዘይኮነስ ከም ፍሎራን ፋውናን ወይ ንኣሽቱ እንስሳታትን ኣትክልትን እዩ ዝቁፀር ነይሩ። ስለዚ ንዓይ እዛ ሰንደቕ ዓላማ ንገዛ ርእሳያ ትዛረብ። እዚ ከዓ ንህዝበይ ዝውክል ስለ ዝኾነ ከም ሰብ ክረአ ከም ዘሎኒ ኮይኑ ይስምዓኒ ኢሉ። ምስታ ባንዴራ ምዕባይ ማለት እንታይ ይመስል? በርናን ጂኒርን ታይልን ኣብ ደሴት ተርስደይ ኣይላንድ እኦም ዓብዮም። ስድራ ቤታውን ባህላውን ዝመልኡ ሒደት ግናኸ ውዕውዕ ማሕበረሰብ ከም ዘለዉ ድማ ገ ይገልፁ። ኒቴል
0: seeing flags in places such as courtrooms and just everyday places up in the mainland, it just makes me feel so seen where I can come from a small island off the mainland but
1: ሰንደቕ ዓላማ ኣካል መዓልታዊ ህይወትና እዩ። ኣብ ከም ኣብያተ ፍርዲ ዝኣመሰለ ቦታታትን ኣብ ዓበይቲ ቦታታት መዓልታዊ ባንዴራታት ምርኣይ ካብ ቀንዲ መሬት ኣውስትራልያ ርሕቓ ካብ እትርከብ ንእሽቶ ደሴት ዋላ እንተመጻእኩ ከም ዝረአ ዘለኹ ኮይኑ ይስምዓኒ። ኮይኑ ግና ኣብ ቀንዲ መሬት እቲ ሃገር ሰንደቕ ዓላማይ ኣብ ቤት ፍርዲ ኣብ ከባቢኻ ኣብ ዝርከብ ቤት ፅሕፈት ፖስጣ ባንዴራ ይምስራእኹ። ገሊኦም ሰባት ነቲ ተኸዲኖሞ ዝነበሩ ክዳን ተኸዲኖ ዮ ምስራአይኒ ልክዕ ከምቶም ኣብዚ ቦታ ዘለዉ ሰባት ኣብኡ ብዙሕ ፍቕርን ኣኽብሮትን ከም ዘለና ኮይኑ እዩ ዝስምዓኒ። እዚ ንኹላትና ኣካል ናይ ኣውስትራልያ ተቐማጦ ጥራይ እዩ ዝገብረና። ብኸመይ ከም እንተሓሓዝን ንቕድሚት ከም እንጓዓዝን እውን እዩ ዝገብረና ኢሉ በርናን ጂኒር። ሰንደቕ ዓላማ ኣብ ኩሉ ቦታ ምምልባላ ንዝነበረ ህይወት ይዝክር። ድሕርቲ ኣብ 1990 ተገብረ ውድድር ቀስ ብቀስ ኣብ ኩለን ደሴታት ክዝርጋሕ ከላ ርእዋ። ሎሚ ዋላ ኣብ ዘይተፀበየ ቦታታት ይርያ እዩ ዘሎ። ነታ ባንዴራ ኣበይ ንሪኣ? ሎሚ ሰንደቕ ዓላማ ቶረስ ስትሬት ኣይላንደር ኣብ መላእ ኣውስትራልያ ተንበልብላላ። ኣብ ኣፍ ደገ ኣብያተ ትምህርቲ፣ ዩኒቨርስታት፣ ፓርላማ፣ ናይ ከባቢ ባይቶታትን ኣብያተ ፍርድን መብዛሕትኡ ግዜ ምስ ባንዴራታት ኣቦርጅን ኣውስትራልያን ብሓባር ከተንበልብል ክትሪኣ ትኽእል ኢኻ። ንቲለር እቲ ሓያል መልእኽቲ እዚ እዩ፤ ሰንደቕ ዓላማ ኣብ ቤት ፍርዲ፣ ኣብያተ ፅሕፈት፣ ኣብ ፖስታ ከምኡን ኣብ ክዳውንቲ ሰባት ምስ ዝርኦ ተቐባልነት ከም ዝስምዖን ኣካል ናቱን ከም ዝኸውን ይገብሮ። በርናን ጂኒር እውን ነታ ናይ ቶረስ ስትሬት ኣይላንድ ሰንደቕ ዓላማ ካብ ገዝኡ ኣብ ርሑቕ ከባቢታት ከተንብልብል ይርያ። ንሱ ሰነዳቱ ሒዙ ነታ ባንዴራ ፀሪኡ ናብ ወፃኢ ሃገር ንፌስቲቫል ከይዱ። ኣብ ለንደን፣ ፓሪስን ኒውዮርክን ኣብ ዝርከብ ኤምባሲታት ኣውስትራልያ ድማ ንባንዴሪኡ ርእዋ። ኣብ ነፍሲ ወከፍ እዋን በርናን ጂኒር ናብታ ኣብ ተርስደይ ኣይላንድ ዝነበረ እዋን ቅልዕነቱ ብዝኽሩ ይመልሶ።
2: When I see the flag, I see my childhood growing up on the island and overlooking my dad's shoulder.
1: ኣብዛ ልኹ ይሃሉ ሰንደቕ ዓላማ ክርኢ ከለኹ ቁልዕነተይ ኣብታ ደሴት ክዓቢ ከለኹ ነቲ ኩሉ ስእልታት ክስእል ከሎ ናይ ኣቦይ ሕቆ እዩ ዝረኣየኒ። እታ ባንዴራ ንዝመፅ ወለዶ እንታይ ትርጉም እዩ ዝህልዋ? በርናን ጁኒር ቆልዑ ነቲ ኣብ ድሕርታ ሰንደቕ ዓላማ ዘሎ ታሪክ ፈሊጦም ክዓብዪ ዝደሊ። ነታ ናይ ቆልዑ መፅሓፉ ኣዋር ፍላግ ኣዋር ስቶሪ ምስ ቶማስ ማዮ ሓቢሮም እዮም ፅሒፎማ። በርናን ጁኒር ንኣገዳስነት ኣዋር ፍላግ ከም ብምባል ይገልጽ። ኣብ ኣብያተ ትምህርቲ ብፍላይ ከዓ ኣብ ሰሙን ዕርቂ ናይዶክ ብዙሕ ምንባብ ኣንቢቤኤ ኩሉ እቲ ካብ መምህራን ሰራሕተኛታትን ኣብያተ ትምህርትን ዝረኽቦ ርእቶ እቶም ቆልዑ ነታ መፅሓፍ ምንባብ ብሓቂ ባህ ከም ዝብሎም እዩ። ባህላዊ መንነትና ኣፍልጦ ዝህብ ምእንቲ ክንሕበን ጉዕዞን ንቐድሚት ክንምርሽን ዘተባብዕ ብምዃኑ ብኣና ተዳለወት ሰንደቕ ዓላማ ክትልወና ኣዝዩ ፅቡቅ እዩ ብምባል ታይል ይገልጽ። ሰንደቕ ዓላማ ናይ ቶረስ ስትሬት ኣይላንድ ክትርኢ ከለኻ ህያው ምልክት ናይ መሬትን ባሕርን ሰባትን ከምኡን ነቲ ሎም እውን ኣብ ቶረስ ስትሬት ኣይላንድ ኣብ መላእ ኣውስትራልያን መላእ ዓለምን ዝርከብ ባህልታት ኢኻ ትርኢ ዘለኻ። እዚ ምንባር ኣብ ኣውስትራልያ እዩ። ኩራ ሰማዕትና ናይ ሎም መደብና ክምዛሙ ኣርስታት ዜና ክደግመልኩም ብሰንክቲ ኣብ ቬነዙዌላ ዘጋጠመ ማንታ ምንቅጥቃጥ ምድሪ ዘስዓቦ ጉድኣት 9.65 ቢሊዮን ወይ ድማ 6.7 ቢሊዮን ዶላር ኣሜሪካ ክኸውን ከም

ቀል ውድብ ህብረት ሀገራት ግንኙነቱ ፕሬዝዳንት አሜሪካ ዶናልድ ትራምፕ አብ ናይ ማዓልቲናትነት አሜሪካ መልእክቱ አብዝ መሃ ነቲ ወትሩዝ ደግሞ ቃል ኮሚኒዝም መንሽሮ መሃኑ ገሊጹ ለምን ጓብ ተገብረ ጨዋታታት ወንጫ ዓለም ክለተሽን እስራን ሽዲሽተን ኖርዌይ በብሉት ተጫዋታ ኤምሊ ሃላንድ ተመሪሃን ብራዚል ብዘደንቅ መገዲ ክልተ ብሓደ ስዒራታ ኣርሰማትና ናይ ሎም ምድብና ዛዚምና ኣለና ኣብዚ መፅእ ሓሙስ ዝተፈላለዩ ትሕቶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ቅነ ዝምነልኩም ምሳኹም ፀናሕኩ ኣዳለወና ኣብዚ መደብ ቤነ ሰመረ ሩክ መዓልቲ

0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnut, mobile, online, radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ

ሰኞ ሰኔ 29/2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትና የቃለ ምልልስ ዝግጅቶች ተካተዋል። ሀገርኛ ሪፖርት ኢሰመኮ በትግራይ ክልል ከመንግስት መዋቅር ውጪ በሚገኝ ታጣቂ ቡድን የሚፈጸም የግዳጅ ወታደራዊ ምልመላ እንደ ጉልበት ብዝበዛና ጦር ወንጀል ሊቆጠር ይችላል ማለቱን ቀዳሚ ትኩረቱ አድርጓል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቀሪ ነኝ።

ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትራሊያ ውስጥ ከጋዛ ጦርነትና ከቦንዳይ የሽብር ጥቃት ጋር ተያይዞ የጸረ ሙስሊም ጥላቻ መናሩ ተመለከተ። የተቃዋሚ ቡድን መሪው ዋን ኔሽን ሀገር ለመምራት ብቁ አይደለም አሉ። ኖርዌይ ብራዚልን 2-0 ረታች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የ2023ቱን የጋዛ ጦርነትና የቦንዳይ ጥቃትን ተከትሎ የጸረ ሙስሊም ጥላቻ አውስትራሊያ ውስጥ እየናረ መምጣቱን አንድ አዲስ ጥናት አመልክቷል። የታክሊንግ ሄት ላብ ሪፖርት እንዳመለከተው ከሆነ ከ2023 ከ2026 ባሉ ጊዜያት ከአንድ ሚሊዮን በላይ የማኅበራዊ ሚዲያ ስርጭቶችና በመቶዎች የሚቆጠሩ የጸረ ሙስሊም ክስተቶችን መርምሮ ትንታኔ አካሂዶባቸዋል። ሪፖርቱ ከኦክቶበር 7 2023 ጥቃት በፊት በቀን 18 ያህል የማኅበራዊ ሚዲያ ስርጭቶች የነበሩ ሲሆን ከዚያ በኋላ ግና በቀን 120 የማኅበራዊ ሚዲያ ስርጭቶች የቦንዳይ ጥቃትን ተከትሎ እጅጉን አሻቅቦ በቀን 1900 ያህል ጥላቻ ዘል ስርጭቶች በማኅበራዊ ሚዲያ ላይ መሰራጨታቸውን አመልክቷል። የፌደራል ቅንጅት መሪ አንገስ ቴለር ጥምረቱ ከዋን ኔሽን ጋር ለመጣመር እቅድ የሌለው መሆኑን አስታወቁ። አቶ ቴለር ምንም እንኳ አውስትራሊያውያን በኑሮ ውድነት የተማረሩ ቢሆንም ዋን ኔሽን ሀገር ለመምራት ብቁ መሰናዶ ያለው ፓርቲ አይደለም ብለዋል። የተቃዋሚ ቡድን መሪው ከቻናል 9 ጋር ባደረጉት ቃለ ምልልስ ሲናገሩ ቁጣና ቅሬታውን መሆኑን እንረዳለን። እኛ ዋን ኔሽን ለዚያ ምላሾችን ይሰጣል ብለን አናስብም። እኔም አላስብም። ይህ የአንድ ሰው ትወና ነው። ሁሌም የአንድ ሰው ትወና ሆኖ ያለውም ሁሌም የሚሆነውም የአንድ ሰው ትወና ሆኖ መቀጠል ነው ብለዋል። ለሁለት ቀናት የተከናወነው የተቃውሞ የቀድሞው የኢራን መሪ አስክሬን ስንብት ተፈጽሟል። ቴህራን ለአያቶላህ አሊ ሆሚኒ የቀብር ስነ ስርዓት ፍጻማ ዝግጅት ሂደቷን አስክሬናቸውን በኢራንና አጎራባቿ ሀገር ኢራቅ ከተሞችን አካቶ እንዲዘዋወር ተመልክቷል። በተካሄደው የአያቶላህ መታሰቢያ ስነ ስርዓት ወቅት ሞት ለአሜሪካና ሞት ለእስራኤል የሚሉ መፈክሮች ሲስተጋቡ ተሰምተዋል። ይህ በእንዲህ

በመቀጠልም እስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግስታቸው ምስራቅ ኢየሩሳሌም ውስጥ የሰፈራ ማስፋፋቱን እንደሚቀጥል አስታውቀዋል። በ1967ቱ ጦርነት ተቋጠረችውን የዌስት ባንክና ጋዛ አክሎ እስራኤል ለሰርታ መታት የእስራኤላውያን ሰፈራ ከከተማይቱ ለማስፋፋት ስትጥር ቆይታለች። አቶ ኔታንያሁ አቻሮት በሚገኘው አንድ የቅርስ ማዕከል መክፈቻ ስነ ስርዓት ላይ ተገኝተው በሰሙት ንግግር አካባቢውን በስፋት ለመቆጣጠር ለማታዊ ተግባርን ማጠናከር እንደሚገባ ተናግረዋል። አክለውም የፍልስጤም ባለስልጣናት በቀላሉ ከቤተልሔም ወደ ኢየሩሳሌም መዝለቅና ከተማይቱን መክፈል ይሻል፣ እኛ ደግሞ ሐርሃሙንና ጊቫት ሐማትስን ገንብተናል፣ ዛሬ ኢየሩሳሌምን ክብር ለማስጠበቅ እናሰፋዋለን፣ አዲስ የሚገነቡት ቤቶችም የትውልዱ ውርሳ አሻራ ሆኖ በትውልዶች ሲዘከር የሚቆይ ይሆናል ብለዋል። በዚሁ ወደ የውጭ ምንዛሬ ተመና መረለን። አንድ የአውስትራሊያ ዶላር 110 ኢትዮጵያ ብር ከ85 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 69 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰባለን። ሲድኒ ይዘንባል፣ ዝቅተኛ 12 ከፍተኛ 18። ሜልበርን በከፊል ደመናማ ይሆናል፣ ዝቅተኛ 3 ከፍተኛ 13። ብሪስበን በከፊል ደመናማ ይሆናል፣ ዝቅተኛ 12 ከፍተኛ 21። ፐርስ ፀሐያማ ሆኖ ይውላል፣ ዝቅተኛ 9 ከፍተኛ 21። አድላይድ በከፊል ደመናማ ይሆናል፣ ዝቅተኛ 7 ከፍተኛ 17። ሆባርት ይዘንባል፣ ዝቅተኛ 2 ከፍተኛ 13። ካምብራ በከፊል ደመናማ ይሆናል፣ ዝቅተኛ መቀነስ 1 ከፍተኛ 14። ዳርዊን ፀሐያማ ሆኖ ይውላል፣ ዝቅተኛ 21 ከፍተኛ 32። አዲስ አበባ ደመናማ ይሆናል፣ ዝቅተኛ 13 ከፍተኛ 22። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያ ውስጥ ከጋዛ ጦርነትና ከቦንዳ የሽብር ጥቃት ጋር ተያይዞ የጸረ ሙስሊም ጥላቻ መናሩ ተመለከተ። የተቃዋሚ ቡድን መሪው ዋን ኔሽን ሀገር ለመምራት ብቁ አይደለም አሉ። ኖርዌይ ብራዚልን 2-0 ረታች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: What's Spectrum Internet? It's the most reliable internet to stream, game, and browse the way you want. It's also security to keep your whole family safe online. And it's adding the power of Wi-Fi 7 to your home, so you're ready for today and tomorrow. That's fast, secure, and future-ready internet for your family. So what's Spectrum Internet? It's everything you want it to be. Switch today at Spectrum.com. Services not available in all areas. Restrictions apply.
1: በዚሁ ቀዳሚ ወደ ሆነው ሀገርኛ ሪፖርት እናመራለን። ኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ከመንግስት መዋቅር ውጪ በሚገኝ ታጣቂ ቡድን የሚፈጸም ግዳጅ ወታደራዊ ምልመላ እንደ ጉልበት ብዝበዛና ጦር ወንጀል ሊቆጠር ይችላል ማለቱን ቀዳሚ ትኩረቱ አድርጓል። ደመቀ ከበደ እንደሚከተለው አጠናቅሮታል።
2: የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ከመንግስት መዋቅር ውጪ በሚገኝ ታጣቂ ቡድን የሚፈጸም የግዳጅ ወታደራዊ ምልመላ እንደ ጉልበት ብዝበዛና ጦር ወንጀል ሊቆጠር ይችላል ሲል አሳሰበም። በክልሉ የአብነት ትምህርት ቤት ተማሪዎች ጭምር ከአብያተ ክርስቲያናት፣ ከገበያ ቦታዎች፣ ከወጣቶች ማዘውተሪያ ማዕከላትና በአሰሳ ቤት ለቤት የማፈስና በወታደራዊ ተግባር የማሰማራት ድርጊት ቀጥሏል ብሏል። በግዳጅ ከሚታፈሱት መካከል አብዛኞቹ እድሜያቸው ከ18 ዓመት በታች መሆናቸውን ያረጋገጠ መሆኑን የገለጸው ኢሰመኮ ክልሉ በቅርቡ አወጣው የተባለው የግዳጅ የውትድርና ምልመላ ሰነድ ዓለም አቀፍ ሕግን የጣሰ ገመንግስታዊ መሰረት የሌለውና ለተደራራቢና ከፍተኛ ለሆነ የሰብአዊ መብት ጥሰቶች ምክንያት ይሆናል ብሏል። በዋና ኮሚሽነሩ ብርሃኑ አዴሎ የወጣው ማስጠንቀቂያ የአዋጁ ተፈጻሚነት

አሚነት በአስቸኳይ እንዲቆምም ዋና ኮሚሽነሩ ማሳሰባቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን በላከው ጋዜጣዊ መግለጫ አስታውቋል። በተያያዘ ዜና በትግራይ ክልል መቀሌ ከተማ የጸጥታ ኃይሎች ወጣቶች አፈሳ እያካሄዱ መሆናቸውን የዓይን እማኞችን ጠቅሶ የኢትዮጵያ ኢንሳይደር ዘግቧል። በመቀሌ የቀድሞ ተዋጊዎች ወደ ምድብ ቦታዎቻቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ሰሞኑን የታዩ እንቅስቃሴዎች በተለያዩ የትግራይ አካባቢዎች ሲካሄድ የቆየው አፈሳ ወደ ክልሉ ዋና ከተማ በይፋ መድረሱ የሚጠቁም ነው ብሏል ኢትዮጵያ ኢንሳይደር። በከተማው የታፈሱ ወጣቶች በዝም አመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ በስፋት መጋራታቸውንም ጠቅሷል። ከተንቀሳቃሽ ምስሎች መካከል በመቀሌ ሰሜን ክፍለ ከተማ 0506 ቀበሌ ከሚገኘው ኢላል አንደኛ ደረጃ ትምህርት ቤት ደጃፍ የተቀረጸ ነው ብሏል። ይሄው ቪዲዮ ከትምህርት ቤቱ ደጃፍ የቆመ ነጭና አረንጓዴ ቀለም ያለው የዝም አመላለሻ አውቶቡስ እንደዚሁም የጦር መሳሪያ ያነገቡ ሰዎችና የተወሰኑ ወጣቶች ወጣ ገባ ሲሉ መታየቱን ጠቅሷል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎች ጩኸትና ለቅሶን በተንቀሳቃሽ ምስሉ እንደሚደመጥ የጠቀሰው የኢትዮጵያ ኢንሳይደር ይህንን ጨምሮ በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩት ተንቀሳቃሽ ምስሎች ሰኔ 26 2018 ዓ.ም ጠዋት ላይ የተቀረጸ መሆኑን ይፋ ያደረጉ ናቸው ብሏል። ኢትዮጵያ ኢንሳይደር አነጋገርኳቸው ያላቸው የመቀለ ከተማ ነዋሪ እንደተናገሩት በወጣቶች ላይ የተካሄደውን አፈሳ በመፍራት ባለቤቶቻቸውን መደበቃቸውን መግለጻቸውን ጠቅሷል። በ2013 ጦርነት የተሳተፉ ባለቤታቸው ተፈልገው ባለመገኘታቸው ከአንድ ሳምንት በፊት በቀበሌ አስተዳደር ተጠርተው የት እንዳሉ መጠየቃቸውንም ማስረዳታቸውን ጠቅሰዋል። ባለቤታቸው ወደ አዲስ አበባ መሄዳቸውን የተናገሩት የከተማዋ ነዋሪ የቀበሌው አስተዳደር ኃላፊዎች ካሉበት እንዲያመጧቸው ትዕዛዝ እንደሰጧቸውም ተናግረዋል ብሏል። የቀበሌው ኃላፊዎች ባለቤታቸው ቀድሞ ወደነበረበት ወታደራዊ አህድ መመለስና ወታደራዊ ስልጠና መውሰድ እንዳለበት እንደነገሯቸውም መጥቀሳቸውን ኢትዮጵያ ኢንሳይደር ከመቀሌ ያገኘው ባለው መረጃ ጠቅሷል። በክልሉ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ሂውማን ራይትስ ዎች እና የአውሮፓ ህብረት ባለፉት ሳምንታት ባወጣቸው መግለጫዎች ተችተዋል። ለትችቶቹ ምላሽ የሰጡት ህወሓትና የፓርቲው ሹማምንት ግን ወረራ ለመከላከል መዘጋጀት አለብን አልን እንጂ አፈሳ አላካሄድንም ሲሉ ማስተባበላቸውን ኢትዮጵያ ኢንሳይደር አክሎ ገልጿል። ኢትዮጵያ በቦሌ ዓለም አቀፍ አውሮፕላን ማረፊያ ቨርቹዋል የቱሪስት መረጃ ማዕከል ልትገነባ ነው። የቱሪዝም ሚኒስቴር ከቶፓን ኢትዮጵያ ጋር በመተባበር በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ የውጭ መንገደኞች መውጫ ስፍራ ላይ ቨርቹዋል የቱሪስት መረጃ ማዕከል ለመገንባት የሚያስችል የጋራ ስምምነት መግባቢያ ተፈራርሟል። ማዕከሉ እንግዶች በሚሳፈሩበት አቅራቢያ የሚገነባ ሲሆን ወደፊት በቢሾፍቱ እየተገነባ ባለው አዲሱ ዓለም አቀፍ አውሮፕላን ማረፊያ ውስጥም እንዲካተት ይደረጋል ተብሏል። ፕሮጀክቱ ወደ ሀገር ውስጥ የሚገቡ ቱሪስቶች ስለ ኢትዮጵያ የቱሪስት መዳረሻዎች ያሉትን መረጃዎች በቀላሉ በቨርቹዋል ቴክኖሎጂ ታግዘው እንዲያገኙ ለማስቻል ያለመ ነው ተብሏል። ለፕሮጀክቱ ግንባታ የሚያስፈልገው ወጪ በቱሪዝም ሚኒስቴርና በቶፓን ኢትዮጵያ በጋራ የሚሸፈን መሆኑም ተገልጿል። ኢትዮጵያ የስጋ ምርቶችን ከኡጋንዳ ማስገባት ጀመረች። የምስራቅ አፍሪካ ኡጋንዳ ስጋና ተያያዥ ምርቶችን ወደ ኢትዮጵያ መላክ ጀምራለች። መሰረቱን ኡጋንዳ ያደረገው ራንቸርስ ኩባንያ በታሪክ ለመጀመሪያ ጊዜ ስጋና ተያያዥ ምርቶችን ወደ ኢትዮጵያ ገበያ ማስገባት ጀምሯል። ኩባንያው ወደ ኢትዮጵያ የሚልከው የስጋ ምርት አይነት የተቀነባበረ ስጋ ሲሆን በተለይም ለሆቴሎችና ምግብ ቤቶች በግብዓትነት የሚውል ነው ተብሏል። በአዲስ አበባ የሚገኘው ዳይመንድ ሆቴልና ሬስቶራንት ደግሞ ከኡጋንዳ የሚገባውን ስጋ እንደሚጠቀም የኡጋንዳ ፕሬዝዳንታዊ ጽህፈት ቤት ያወጣው መረጃ አመልክቷል። በእንስሳት ሀብቷ ከአፍሪካ ቀዳሚ የሆነችው ኢትዮጵያ ስጋና መሰል ምርቶችን ወደ መካከለኛው ምስራቅ ሀገራት እየላከች መሆኑ ይታወቃል። የኢትዮጵያ መንግስት እስካሁን በዚህ ጉዳይ ዙሪያ ያወጣው አንዳች መረጃ የለም። የኢትዮጵያ ንግድ ባንክ በአዲሱ በጀት ዓመት ከአንድ ትሪሊየን ብር በላይ ብድር አዘጋጅቻለሁ አለ። ባንኩ ይህንን ያለው የተጠናቀቀውን የ2018 በጀት ዓመት የሥራ አፈጻጸም አስመልክቶ በሰጠው ጋዜጣዊ መግለጫ ነው። የባንኩ ፕሬዚዳንት አቤ ሳኖ የዲጂታል የብድር አማራጮችን ጀምሮ የተበዳሪዎችን ቁጥር ከ1.1 ሚሊየን በላይ ማድረስ ችለናል ብለዋል። ፕሬዚዳንቱ ባንኩ ባለፈው በጀት ዓመት ሰጥቶ ከነበረ የብድር መጠን 68.7 በመቶ በመጨመር ከአንድ ትሪሊየን ብር በላይ ብድር በአዲሱ በጀት ዓመት ማዘጋጀቱን ገልጸው ህብረተሰቡ የብድሩ ተጠቃሚ እንዲሆንም ጥሪ አቅርበዋል።
የባንክ አካውንት መሸጥና ማከራየት እስከ 25 ዓመት እስራት ያስቀጣል አለ የፍትህ ሚኒስቴር። አጭበርባሪዎች ዝቅተኛ የኑሮ ደረጃ ላይ ካሉ ሰዎችና ከጓደኞቻቸው የባንክ አካውንት እስከ 5000 ብር ድረስ በመክፈል በመግዛትና በመከራየት የሞባይል ባንኪንጋቸውን መቆጣጠሪያ በመውሰድ የወንጀል ገንዘብ ለማዘዋወር እየተጠቀሙበት መሆኑን የፍትህ ሚኒስቴር አረጋግጫለሁ ብሏል። የፌዴራል ጠቅላይ አቃቢ ህግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ምክትል ዳይሬክተር ወይዘሮ

0: እጣ ወርቅ ተስፋዬ እንደተናገሩት ወንጀለኞቹ የሌላ ሰው አካውንት የሚጠቀሙት ራሳቸውን ከተጠያቂነት ለመደበቅ ነው። ነገር ግን በማወቅም ይሁን ባለማወቅ አካውንቱን አሳልፎ የሰጠ ባለቤት በህግ ተጠያቂ እንደሚሆንና ይህ ድርጊትም እስከ 25 ዓመት የሚደርስ ጽኑ እስራት እንደሚያስቀጣ አስጠንቅቀዋል። ዓለም አቀፉ የገንዘብ ድርጅት IMF ለኢትዮጵያ $464 ሚሊዮን ተጨማሪ ብድር አጸደቀ። ሁለተኛው ዙር የዋጋ ንረት ጫናዎች ከተከሰቱ ብሔራዊ ባንክ ፖሊሲውን ይበልጥ ለማጥበቅ ዝግጁ መሆን እንደሚኖርበት ማሳስቧል። ዓለም አቀፉ የገንዘብ ድርጅት IMF ስራ አስፈጻሚ ቦርድ ለኢትዮጵያ የተፈቀደውን የተራዘመ ብድር አገልግሎት አምስተኛ ግምገማ አጠናቋል። ቦርዱ ግምገማውን ተከትሎም $464 ሚሊዮን የአሜሪካ ዶላር ክፍያ እንድታገኝ መወሰኑ ተገልጿል። ይህ አዲስ ክፍያ ኢትዮጵያ እስካሁን ከድርጅቱ ያገኘችውን ጠቅላላ የገንዘብ መጠን ወደ $2.64 ቢሊዮን ከፍ ያደረገው ሲሆን ሀገሪቱ የክፍያ ሚዛኗን እንድታስተካክልና የበጀት ፋይናንስ ፍላጎቷን እንድታሟላ ያግዛታል ተብሏል። በመግለጫው እንደተጠቀሰው የኢትዮጵያ ማክሮ ኢኮኖሚ አፈጻጸም ጠንካራ ቢሆንም በመካከለኛው ምስራቅ ያለው ጦርነት በኢትዮጵያ ኢኮኖሚ ላይ ጫና እየፈጠረ ነው። በተለይም የነዳጅ ዋጋ መጨመር ያስከተለውን የፋይናንስ ጫና ለመቋቋም እንዲቻል በፕሮግራሙ ስር ወደፊት ሊለቀቅ ከነበረው ገንዘብ ውስጥ $200 ሚሊዮን የሚጠጋው ቀድሞ እንዲለቀቅ ተደርጓል። የገንዘብ ድርጅቱ ቦርድ ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም በኩል ያስመዘገበችውን ውጤት ማድነቁም ተገልጿል። የኢትዮጵያ መርከቦች ወደ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ መንቀሳቀስ ጀመሩ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት እንደገለጸው ወደ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ አዳዲስ የጉዞ መስመሮችን ይፋ አድርጓል። የተቋሙ የኮርፖሬት ማርኬቲንግ መምሪያ ኃላፊና የኮርፖሬት ኮሚኒኬሽን ተወካይ አቶ ደምሰው በንቲ በኢንዶኔዥያና በጃፓን መስመሮች ላይ ከባድ ማሽነሪዎችን፣ ተሽከርካሪዎችንና የኮንስትራክሽን መሳሪያዎችን የማጓጓዝ ስራ በስፋት ማከናወን ጀምረናል ብለዋል። ኃላፊው ወደፊትም የደንበኞች እና የሀገሪቱን ጥቅም ማዕከል ያደረጉ አዳዲስ መዳረሻዎችን የማስፋፋት ስራዎች ተጠናክረው ይቀጥላሉ ብለዋል። እነዚህ አዳዲስ የባህር መስመር ጉዞዎች መጀመራቸው የሀገሪቱን የንግድ እንቅስቃሴ በከፍተኛ ሁኔታ ያሻሽላል ያሉ ሲሆን የወደብ ጭነቶች በአጭር ጊዜ ውስጥ ወደ ተፈለገ ቦታ እንዲደርሱ በማስቻል ጊዜንና ወጪን ይቆጥባሉ ሲሉ ተናግረዋል። የዱባይ ግዙፍ ኩባንያዎች ወደ ኢትዮጵያ የባንክና ፋይናንስ ዘርፍ ለመግባት ዝግጅት ላይ ናቸው ተባለም። ኢትዮጵያ መንግስት የፋይናንስ ዘርፉን ለውጭ ባለሀብቶች ክፍት ማድረጉን ተከትሎ የዱባይ ንግድ ምክር ቤት አባል የሆኑ ግዙፍ ኩባንያዎች ወደ ኢትዮጵያ የባንክና ፋይናንስ ዘርፍ ለመግባት ከፍተኛ ዝግጅት መጀመራቸው ተገልጿል። በተባበሩት አረብ ኤሚሬቶች የኢትዮጵያ አምባሳደር ጀማል በከር ከዱባይ ንግድ ምክር ቤት ፕሬዝዳንትና ዋና ስራ አስፈጻሚ መሐመድ አሊ ራሺድ ሉታህ ጋር ሰሞኑን መወያየታቸው ተገልጿል። በኤምባሲው መረጃ መሰረት ውይይቱ ከዱባይ የሚመጣውን ኢንቨስትመንት ለማመቻቸት ቀደም ሲል ከተደረጉ ስብሰባዎች ቀጣይነት ያለው ሲሆን በቅርቡ በአዲስ አበባ የተካሄደውን የዱባይ ኢትዮጵያ ቢዝነስ ኮኔክት መድረክን ውጤት በተመለከተ የተከናወነ ነው። በቅርቡ በ36 አባላት የተዋቀረውን የንግድ ልዑካን ቡድን መርተው አዲስ አበባን የጎበኙት ሉታ በሀገሪቱ እየተካሄደ ያለው የማክሮ ኢኮኖሚ ማሻሻያ ለኢንቨስትመንት ምቹ ከባቢ ፈጥሯል፣ ባለሀብቶቻችንም ከፍተኛ መነቃቃት አሳይተዋል ብለዋል። በዚህም በኢትዮጵያ በተለያዩ ዘርፎች ላይ ለመሰማራት ፍላጎት ያሳዩት የዱባይ ባለሀብቶች በተለይም በቅርቡ ክፍት ወደ ተደረገ የፋይናንስና ባንክ ዘርፍ ለመግባት ዝግጅት ጀምረዋል ብለዋል። በኢትዮጵያና በኬንያ ድንበር የጠረፍ ንግድ ግብይት የሚካሄድባቸው 58 ምርቶች ይፋ ተደረጉም። የንግድና ቀጠናዊ ትስስር ሚኒስቴር ይፋ እንዳደረገው የኢትዮጵያና የኬንያ ንግድ የጠረፍ ንግድ መመሪያ ቁጥር 1144/2018 ይፋ ተደርጓል። በመመሪያው መሰረት ከኢትዮጵያና ከኬንያ ድንበር ጀምሮ በኢትዮጵያ በኩል 50 ኪሎ ሜትር፣ በኬንያ በኩል 100 ኪሎ ሜትር ርቀት ውስጥ ንግድ የሚደረግባቸው 58 ምርቶች ይፋ ተደርገዋል። አንድ ጉዞ በሬ ከሁለት ያልበለጠ፣ ፍየል ከአምስት ያልበለጠ፣ በግ ከአምስት ያልበለጠ፣ ግመል ከሁለት ያልበለጠ፣ ዶሮ፣ አሳና የአሳ ውጤቶች፣ ወተት፣ እርጎ፣ ቅቤ፣ አይብ፣ የተፈጥሮ ማርና እንቁላል ከጠረፍ ንግድ ግብይት ምርቶች ውስጥ ቀዳሚዎቹ ሆነዋል። አትክልቶች፣ ፍራፍሬዎች፣ በርበሬ፣ ቅመማ ቅመም፣ ዝንጅብል፣ ሻይ ቅጠልና በቆሎ በአንድ ጉዞ ከአንድ ኩንታል ያልበለጠ፣ ሩዝ፣ ዳጉሳ፣ ዱቄት፣ የምግብ ዘይት፣ ከራሜላ፣ መስቲካ፣ የፍራፍሬ ጭማቂ፣ ዱቄት፣ እርሾ ከጠረፍ ምርቶች መካከል ይገኙበታል ተብሏል። ውሃ ለስላሳ መጠጦች፣ ቢራ፣ የአልኮል መጠጦች፣ ጨው፣ የማስዋቢያ ምርቶች ወይም ኮስማቲክስ፣ የንጽህና መጠበቂያ ምርቶች፣ ሻማ፣ ሳሙና፣ ቆዳና ሌጦ፣ የቆዳ ምርቶች፣ የቤት ማስዋቢያ ምርቶች፣ የሴቶች አልባሳት፣ የወንዶች አልባሳት፣ የህፃናት አልባሳት፣ የወባ መከላከያ መረብ በተለምዶ አጎበር፣ ጫማ፣ የአልሙኒየም ምርቶች፣ የስልክ ቀፎች፣ ፍራሽ፣ የቤትና ቢሮ እቃዎች፣ የጽህፈት መሳሪያዎችና ሌሎች ምርቶችም አሉበት። የውጭ ምርቶች የመሸጫ የዋጋ ግምት የሚሰላው ሚኒስቴሩ ወይም የሚወክለው የክልል መስተዳደር በሚያወጣቸው ወቅታዊ የምርቶች ዋጋ ዝርዝር መሰረት እንደሚሆን፣ የገቢ ምርቶች ዋጋ አግባብነት ባላቸው የጉምሩክ ህጎች እንደሚወሰን በመመሪያው ተካቷል ተብሏል። ለዚህ መመሪያ አፈጻጸም ሚኒስቴሩ የኢትዮጵያ ጉምሩክ ኮሚሽን የጠረፍ ንግድ የወጪና ገቢ ምርቶች ስታቲስቲክሳዊ የመረጃ ልውውጥ እንደሚያደርጉ ከሰኔ 19 ቀን 2018 ዓ.ም ጀምሮም መተግበር እንደጀመረ በመመሪያው ተገልጿል። ለድንበር ተሻጋሪ ንግድ የተዘጋጀውን ስልጠና ወስደው ያላጠናቀቁ እና ሰርቲፊኬት ያላገኙ ነጋዴዎች በጥቃቅንና አነስተኛ የጠረፍ ንግድ እንዳይሰማሩ ሊደረግ መሆኑ መዘገቡ ይታወሳል። ሚኒስቴሩ የድንበር ተሻጋሪ ንግድን ማሳለጥ የሚያስችል የስልጠና ማኗል ከመጋቢት 16 2018 ዓ.ም ጀምሮ በአዲስ አበባ ይፋ ማድረጉ ይታወሳል። በመጨረሻም ለውርስ ብሎ አባቱን የገደለው ግለሰብ የሞት ፍርድ ተፈረደበት። ሚያዝያ 23 ቀን 2016 ዓ.ም እኩለ ሌሊት ላይ አንደኛ ተከሳሽ ቤካ ኑረዲን ከአዲስ አበባ በሚስጥር መጥቶ ከጓደኛው ሊበን ወንደሰን ጋር በመሆን አባቱን ማርያም ኮንዶሚኒየም አካባቢ በጭካኔ ገድሏል ተብሏል። ወንጀለኞቹ ድርጊቱን ፈጽመው ወደ አዲስ አበባ በግል መኪና ቢሰወሩም የድሬዳዋ ፖሊስ ባደረገው ረቂቅ ክትትል በአጭር ጊዜ ውስጥ በቁጥጥር ስር መዋላቸው ተገልጿል። አቃቢ ህግ ያቀረበውን ጠንካራ የሰውና የሰነድ ማስረጃ የመረመረው የፌዴራሉ ከፍተኛ ፍርድ ቤት ድሬዳዋ ምድብ አራተኛ ወንጀል ችሎት ሰኔ 25 ቀን 2018 ዓ.ም ውሳኔውን አስተላልፏል። በዚህም መሰረት በዋና ወንጀለኛው ቤካ ላይ የሞት ፍርድ፣ በተባባሪው ሊበን ላይ ደግሞ የ20 ዓመት ጽኑ እስራት ፈርዶባቸዋል ተብሏል።
1: sbs.com.au/amharic የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። sbs አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ ያድርጉን፣ አታዮችንም ያጋሩን። sbs amharic በፌስቡክ
2: በዚሁ ወደ ቀዳሚ ቃለ ምልልስ ዝግጅታችን እናመራለን። ከቀድሞ የጸረ ሙስና አጀንሲ ኃላፊ ጋር አቶ ብርሃኑ አሰፋ ጋር ያካሄድነው ቃለ ምልልስ ነው። ነውን አቶ ብርሃኑ አሰፋ የፌደራል ስነ ምግባርና ጸረ ሙስና ኮሚሽን የስነ ምግባርና ኮሙኒኬሽን ጉዳዮች ዳይሬክተር፣ ሙስና ኢትዮጵያ ውስጥ ምን ያህል ተስፋፍቷል? ሙስናዎች ውስጥ ጎልተው የሚታይባቸው ዘርፎች የትኞቹ ናቸው?
3: ኢትዮጵያ ውስጥ ስላለው ሙስና ለመናገር በመጀመሪያ ደረጃ ይህንን አስመልክቶ የተካሄዱ ጥናቶችን ዋቢ ማድረጉ ጠቃሚ ይመስለናል። ዛሬ 11-12 ዓመት አካባቢ የአዲስ አበባ ዩኒቨርሲቲና ኮሚሽኑ በጋራ ያደረጉት ጥናት ነበር። ይህ ጥናት ያው በሀገሪቱ ውስጥ ያለው ሙስና ምን ይመስላል ብሎ የገመገመ ጥናት ነው። በዛን ወቅት ያ ጥናት በተለይ ሙስናን አስመልክቶ ደረሰበት ድምዳሜ ያው ኢትዮጵያ ውስጥ የሙስናው ጉዳይ ትኩረት ተሰጥቶት ኮንትሮል ካልተደረገ አስቸጋሪ ሁኔታ የሚፈጥርበት ሁኔታ ሊኖር እንደሚችል ያመለከተ ጥናት ነው። በጥቅሉ ይሄ አንድ ነው። ሁለተኛው ከአንድ ዓመት በፊት ይፋ የተደረገ ሁለተኛው የኮራፕሽን ሰርቬይ ነው። ኮሚሽኑ ከተቋቋመ ከአስር ዓመት በኋላ የተካሄደ ጥናት ነው። ይህ ጥናት የሚያመለክተው በአስር ዓመት እንቅስቃሴ ውስጥ የመጀመሪያው ጥናት ከተካሄደ በኋላ ሙስና ያለበትን ደረጃ ለማወቅ የሞከረ ጥናት ጭምር ነው። ጥናቱ ያው በዓለም ባንክ ድጋፍ እና ክሊመንጃሮ ኢንተርናሽናል የተባለ ዓለም አቀፍ አጥኚ ድርጅት በውድድር ከ19 ተቋማት ጋር ተወዳድሮ ያሸነፈ ድርጅት ነው ያጠናው። የዓለም ባንክ የገንዘብ ድጋፍ የተደረገበትና ክትትል የተደረገበት ጥናት ነው። ይህ ጥናት ደግሞ የሚያመለክተው ከአስር ዓመት በፊት ከነበረበት ሁኔታ ሙስና በአብዛኛው ባለበት ቆሟል፣ ግን በተወሰነ ደረጃ የመቀነስ አዝማሚያ አሳይቷል የሚል ድምዳሜ ደረሰው። ይሄ እንግዲህ ሁለቱም ጥናቶች ፐርሰፕሽን ነው ማለት የሰዎችን አስተሳሰብ ነው የለካው እና በህብረተሰቡ ስለ ሙስና ያለውን አስተያየት ነው ያመለከተው። ለዚሁ በ2011 ዓመተ ምህረት የትራንስፓረንሲ ኢንተርናሽናልም እንደዚሁ ጥናት አካሂዷል። የጥናቱ ውጤትም የትራንስፓረንሲ ኢንተርናሽናል ቅርንጫፍ ወይ ቻፕተር በሆነው ኢትዮጵያ ውስጥ ያለ ትራንስፓረንሲ ኢትዮጵያ በሚለው ቀርቦ ነበር በዚህ ዓመት። እሱም ጥናት ቢሆን የሚያመለክተው የሙስና ሁኔታ በተወሰነ ደረጃም ቢሆን ህዝቡ አስተያየቱ የመቀነስ አዝማሚያ

0: አሳይቷል የሚል ነው የሚያሳየው። ከዛ ትራንስፓረንሲ ኢንተርናሽናል የሚያወጣው ኢንዴክስም አለ በየአመቱ እንታቆታላችሁ። ትራንስፓረንሲ ኢንተርናሽናል በሚያወጣው ኢንዴክስም ኢትዮጵያ ከ2007 ወዲህ ባለው ጊዜ ውስጥ ኢንዴክሱ እየተሻሻለ የመጣበት ሁኔታ እናያለን። 22 ደረጃዎችን ኢትዮጵያ ያሻሻለችበት ከ138ኛ ወደ 116 የመጣችበት ሁኔታ እናያለን። በአጠቃላይ እኛ ስናየው እነዚህ ጥናቶች የሚያመለክቱት አለ የሚባለው ያህል ሙስና በሰዎች አይምሮ ውስጥ አለ ተብሎ የሚታሰበውና እውነታው እንደማይገናኝ የሚያመለክቱ ጥናቶች ናቸው በአብዛኛው። ነገር ግን ይህም ሲባል በኢትዮጵያ ውስጥ ያለው የሙስና ሁኔታ ጠፍቷል፣ ስጋትም አይደለም የሚል አስተያየት መያዝ ያለብን አይመስለኝም። በተለይ በዚህ በኪራይ ሰብሳቢነት ወይም ሬንት ሲኪንግ ላይ፣ በመልካም አስተዳደር ጉዳይ ላይ የህዝቡ ሮሮ ቀላል አይደለም። ስለዚህ ይህንን ነገር በጥብቅ ካልተከታተል ነው፣ በጥብቅ ካልተዋጋ ነው አስቸጋሪ ሁኔታ ውስጥ ሊከተን እንደምንችል ሁላችንም እናምናለን። ከሙስና አንጻር ተጋልጠዋል ተብሎ በተለይ በሁለተኛው የኮራፕሽን ሰርቬን ኢትዮጵያ ያመለከታቸው ብዙ ኤሪያዎች አሉ። በተለይ የፍትህ አካሉ ማለት ፖሊስ፣ ፍርድ ቤት፣ የወረዳ አስተዳደሮች፣ መሬት አካባቢ፣ የግብር አሰባሰብ አካባቢ የሙስና ተጋላጭነት ነው የምንለው ተዘፍቋል ለማለት ያስቸግራል፣ ግን ተጋላጭነታቸው ከፍተኛ ነው የሚል አስተያየት አለ። ግብር አሰባሰብ በመሬት አስተዳደር ከግዢ ጋር በተያያዙ ነገሮች ይሄ ቴሌኮም፣ የኤሌክትሪክ ኃይል ኤሪያ ፍቃድ የሚሰጡ አካላት እንደዚህ አካባቢዎች ለሙስና የተጋለጡ ናቸው ብሎ መናገር ይቻላል።
1: ከዝቅተኛ እስከ ከፍተኛ ደረጃ ባሉ የመንግስት ባለስልጣናት ዘንድስ ይሄ ጉዳይ ስጋት ፈጥሮባችሁ አለ? በፖለቲከኞቹ ዘንድ ለሙስና የተጋለጡ ናቸው የሚል ስጋት የለም በኮሚሽኑ ዘንድ?
0: እኛ መቼም ለሙስና የተጋለጠ ተቋሞቹን ነው እንደዛ የምንለው፣ ግለሰቦች በተለያየ ደረጃ ሊሆኑ ይችላሉ። እኛ ኢትዮጵያ ውስጥ ስልጣን ላይ የሚቀመጡ ባለስልጣኖች በተቻለ መጠን ቃታቸው፣ ስነ ምግባራቸው እየተፈተሸ ስልጣን ላይ እንደሚወጡ ነው የምናውቀው። ስለዚህ ሁሉም ባለስልጣን ሙስና ውስጥ የተዘፈቀ ነው የሚለውን ነገር ለመቀበል አስቸጋሪ ነው የሚሆነው። እውነታውም ይሄን አያመለክትም። ነገር ግን ቤትም ቦታ ከፍተኛ ኃላፊነትም ላይ ያሉ ቢሆኑ የደረጃው በዝቅተኛ የኃላፊነትም ያሉ ቢሆኑ በሙስና ውስጥ የሚገቡ ተወሰኑ ሰዎች ይጠፋሉ ብሎ ለመናገር ግን አዳጋች ነው። ግን ዞሮ ዞሮ ይህን የምናረጋግጠው በትክክለኛ ማስረጃ ላይ ተመስርተን ነው እንጂ ዝም ብለን ደምደም አስቸጋሪ ነው። የተወሰኑ ባለስልጣኖች እዚህ ውስጥ እንደሚገቡ ይታመናል። አሁን በቅርቡ ያደረግነው ከዚህ በፊትም ያደረግናቸው የምርመራዎችና የፍርድ ቤት ክርክሮች ይህን ያመለክታሉ።
1: በቅርቡ ሰውም እንደሚያውቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሙስናን መዋጋቱ አንዱ ቀዳሚ አጀንዳቸው እንደሚሆን ግልጽ አድርገዋል። ሰሞኑንም እንደተገለጸው ባለስልጣናቶቹን ጨምሮ በቁጥጥር ስር የዋሉ ሰዎች አሉ። ከዚህ አኳያ ኮሚሽኑ ምን ያህል መልካም ስራዎችን ሰርቷል ሙሰኝነትን በመዋጋት ይላሉ? አሁን በቅርብ የታሰሩት ሰዎችስ በአሁኑ ወቅት ያለው ሁኔታ ምን ይመስላል? ወደፊትስ እስከምን መግፋት ነው ያሰባችሁት?
0: ለዚህ ኮሚሽን መቋቋም ተነሳሽነቱን የወሰደው መንግስት ነው። በሙስና የተገኙ ባለስልጣኖች በትክክል እንዲጠየቁ በማድረግ መንግስት ከዚህ በፊትም ቁርጠኝነት ያሳየበት ሁኔታ አለ። አሁን የተጀመረ ነገር ነው ብሎ ማሰብ ያስቸግራል። ቀደም ብሎም የተለያዩ ኃላፊዎችን ባለስልጣኖችን ጥያቄ ያደረግንበት ሁኔታ አለ። ስለዚህ ኮሚሽኑ በነጻነት እንዲሰራ መንግስት እድሉን ሰጥቶታል። የመመርመርም የአቃቤ ሕግም ስራ ራሱ እንዲያከናውን የመክሰሱንም ብዙ ሀገሮች የሚያደርጉት እንደዚህ አይነት ስልጣን ነው ለኮሚሽኑ የተሰጠው። ይሄ አሁን ያደረግነው የሰሞኑ እርምጃ ወደ 25 የሚሆኑ የገቢዎችና ግብሮች ባለስልጣናትና ነጋዴዎች እና በተለያየ ደረጃ ያሉ የባለስልጣን ኃላፊዎችን ነው በቁጥጥር ስር አውለን ያው ቀጣይ ምርመራ እየተካሄደ ነው ያለው። ይሄ ስራ የተጀመረው ዛሬ አይደለም፣ ቢያንስ ከሁለት አመት በፊት ነው እና ኮሚሽኑ ከመረጃና ደህንነት አገልግሎት ከፖሊስ ጋር በመሆን የተለያየ ጥናቶችን ሲያካሄድ ነበር። ይህን ጉዳይ የቀድሞው ጠቅላይ ሚኒስትርም ያውቁት ነበር እና የእሳቸውም የቅርብ ክትትል እና ድጋፍ ነበረው። ዛሬ የጀመርነው እና ዛሬ የተጠናቀቀ ስራ አድርገን መውሰድ የለብንም። የገቢዎችና ጉምሩክ አካባቢ ያው ሀገሪቱ ለምታደርገው የልማት እንቅስቃሴ አንዱና ዋናው የገቢ ምንጭ ነው። ስለዚህ እዛ አካባቢ ያለው ስራ ከሙስና በጸዳ መልኩ ከኢሰመግበራዊ ድርጊት በጸዳ መልኩ ካልተከናወነ ሀገሪቱን ለልማት የምትፈልገውን ገንዘብ ማግኘት አትችልም። ስለዚህ ዋና ትኩረት አድርገን ከምንሰራባቸው አካባቢዎች አንዱ የገቢው ዘርፍ ነው በኮሚሽኑ ደረጃ። ሌላው የመሬት አስተዳደር ነው። ሌላው የፍትህ አካል ነው። ሌላው ደግሞ የመንግስት ላለ ግዢዎች ላይ ነው የምናተኩረው። ወደፊትም ቢሆን ዋናው የእኛ መለኪያችን ምን አይነት ሙስና የት ተፈጽሟል የሚለውን ማየት ነው። ማን ፈጸመው የሚለው ነገር

0: ሶስት አላማዎች ላይ ተመስርቶ ነው ስራውን የሚያከናውነው። አንዱ የስነ ምግባርና የጸረ ሙስና ትምህርትን በማስፋፋት ሙስናን የማይሸከም ህብረተሰብ መፍጠር ነው። ይሄ የማስተማሩ ስራ ነው። በእኛ እምነት ውጤት ነው ብለን የምናስበው ህብረተሰቡ በአሁኑ ሰዓት ሙስናን አጀንዳ አድርጎታል። በሀገራችን ውስጥ መንግስት ላይ ግፊት መፍጠር ጀምሯል። ህብረተሰቡ የሙስናን አስከፊነት እየተገነዘበ መጥቷል። ሙስናን መዋጋት እንደሚያስፈልግ እየተረዳ መጥቷል እና በአሁኑ ሰዓት ኢትዮጵያ ውስጥ ምንም አይነት መድረክ ይዘጋጅ ስለ ሙስና የማይነሳበት ሁኔታ የለም። ሁለተኛው የኮሚሽኑ አላማ ሙስና ከመፈጸሙ በፊት የመከላከል ስራዎችን ማከናወን። 511 የሚያክሉ የአሰራር ስርዓት ወይም ሲስተም ስታዲስ እያደረግን ለመስሪያ ቤቶች ፕሮፖዝ እያደረግን ይሄ ነገር እንዲካሄድ እንዲስተካከል ክትትል እያደረግን የምንሰራው ስራ አለ እና ሁለቱን የመከላከልና የማስተማር ስራው ባለፈ ደግሞ የሙስና ወንጀል መመርመር እና መክሰስ ስራችን አንዱ ነው። እነዚህ ሶስቱ ምሰሶዎች ናቸው የኛ ስትራቴጂ። አሁን ነው እንደ አንዳንዶቹን ለመቅረስ በተለይ በምርመራና በክስ ኤሪያ ላይ አሁን ድረስ ወደ 1262 የሚሆኑ የሙሰኞች ላይ በአማካኝ ከ3-23 አመት የሚደርስ እስራት እንዲፈረድባቸው አድርገናል። 1.8 ሚሊዮን ካሬ ሜትር በላይ ስፋት ያለው መሬት አሳግደናል። በተለይ በአዲስ አበባ አካባቢ የመሬት ወረራ በሰፊው ተስፋፍቶ የመንግስትና የህዝብ መሬት ይነጠቃል፣ ይወሰዳል። ለህገ ወጥ ካርታ መሬት መሸጥ፣ መለወጥ፣ እንደዚያ ነገሮች ላይ በወሰድነው እርምጃ በፍርድ ቤት ትዕዛዝ 1.8 ሚሊዮን ካሬ ሜትር ቦታ ለማሳገድ ክረናል። አሁን ካልኩት ውስጥ 1.3 ቢሊዮን ብር በላይ ሆነ መሬት ለመንግስት ተመላሽ እንዲሆን አድርገናል። ከዛ ውጭ 100 ሚሊዮን ብር የሚገመት ብር በሙስና ወንጀል የተገኘ ነው በሚል ጥርጣሬ እንደዚሁ በፍርድ ቤት እንዲታገድ እንዳይንቀሳቀስ ያደረግንበት ሁኔታ አለ። ከታገደው ንብረት ውስጥ ወደ 35.5 ሚሊዮን ብር ለመንግስት ገቢ እንዲሆን አድርገናል። ከዚህ ውጭ በተሳሳተ መንገድ ኤልሲ ተከፍቶ አሜሪካ የሚገኝ ሲቲ ባንክ እንዲተላለፍ የነበረ ወደ 50 ሚሊዮን ብር በእኛ ጥረት እንዳይከፈል የተደረገበት ሁኔታ አለ። ከዛ ውጭ ወደ ዱባይ ሲሄድ የተያዘና ከብሔራዊ ባንክ ማለት ከተወሰኑ አመታት በፊት የተጭበረበረ ወርቅ ግምቱ ወደ 81.7 ሚሊዮን ብር የሆነ በአጠቃላይ 96 ኪሎ ግራም ወርቅ ለመንግስት ገቢ እንዲሆን በፍርድ ቤት አስወስነናል። ባለፉት አመታት ከተደረጉ ወራና ክስ ጋር በተያያዘ 125 ልዩ ልዩ ተሽከርካሪዎች ታግደዋል። ከነዚህ ከታገዱት ተሽከርካሪዎችም ውስጥ 39ኙ ለመንግስት ተመላሽ እንዲሆኑ ተጠርገዋል። ከዛ ውጭ 147 መኖሪያ ቤቶች፣ 4 መለሰኛ ህንጻዎች ያሳግደናል በፍርድ ቤት። በተለያየ ግንባታ ደረጃ ላይ የሚገኙ 4 ህንጻዎች ለመንግስት ገቢ እንዲሆኑ አድርገናል። 2 ሆቴሎች፣ 2 ፋብሪካዎች ጨምሮ 32 የንግድ ድርጅቶች በሙስና ድርጊት ጋር ተያይዞ በተጠርጣሪዎች የተያዙ ናቸው በሚል እንዲታገዱ አድርገናል። ከዚህ በፊት 158 ሚሊዮን ብር በላይ ግምት ያለው ከብሔራዊ ባንክ የወርቅ ማጭበርበር ጋር በተያያዘ ስራዎችን ሰርተን ይሄ 158 ሚሊዮን ብር የመንግስት እና ህዝብ ሀብት በተለያየ መንገድ ለመንግስት እንዲመለስ ያደረግንበት ሁኔታ አለ። ከ1.5 ቢሊዮን ብር በላይ የቴሌኮም ግዢ ጋም እንደዚሁ የሰራናቸው ስራዎችና ያስቀጣንበት ሁኔታ አለ እና አሁን መሬት ወረራ ቢያንስ ለዘለቄታው ችግሩ ተፈቷል ብለን ባናስብም፣ ግን እንደፈለጉ የመውረር እንደፈለጉ መሬት የመያዝ ጉዳይ ሰዎች ቆመው እንዲያስቡ ያስደረግንበት ሁኔታ አለ። በሙስና ወንጀል በመጠቆማቸው ምስክር በመቆማቸው ጥቃት የደረሰባቸው 130 ለሚሆኑ ምስክሮችና ተቋሚዎች የከለላ ሰጥተናል። ከስራ የተባረሩ እንዲመለሱ፣ እድገታቸው የተከለከለ፣ ጥቅማ ጥቅማቸው የተከለከሉ ይህንን እንዲያገኙ አድርገናል። ከዛ ውጭ በሀብት ማሳወቅና ምዝገባ ረገድ ይህን ስራ ከጀመር 2 አመት ከ6 ወር ሆኗል። ወደ 50 ሺህ የሚሆኑ የመንግስት ኃላፊዎች፣ ባለስልጣናት፣ ተሿሚዎች፣ ተመራጮችና የሚመለከታቸው የመንግስት ሰራተኞች ሀብታቸውን እንዲያስመዘግቡ አድርገን ይህንን መረጃ እያደራጀን እንገኛለን። መረጃውን ለህዝብ ይፋ የሚያደርግ ኮምፒውተር ቴክኖሎጂ በመታገዝ ማንም ሰው ይህንን መረጃ እንዲያገኝ የሚያስችለውን ስርዓት ለመዘርጋት በአሁኑ ሰዓት ይህን ስራ የሚሰሩ አካላትን በውድድር ለመምረጥ ስራዎች እየሰራን ነው። በዚህ ረገድ የዓለም ባንክ ጋር በጋራ እየሰራን እንገኛለን። እንደ ባጭሩ ያደረግናቸው እንቅስቃሴዎች እነዚህ ሊመስሉ ይችላል።
1: በቅርቡ ኦዲተር ጄኔራሉ ለህዝብ ተወካዮች ምክር ቤት ያቀረበው ገንዘብ አላግባብ ባክኗል ብሎ እስከ 6.5 ቢሊዮን ብር ድረስ የደረሱ ሪፖርቶችን አቅርቧል። ገና ሌላም ተጨማሪዎች እንደዚሁ ይኖራሉ ብሏል። ያ ከዚህ ከኮሚሽኑ ጋር በምን መልኩ ነው የሚታየው? እነዚህ የደረሱበት ያልታወቁ ወይም የተዘረፉ የተባሉ ገንዘቦች ላይስ የእናንተ አይን አርፏል? እርምጃስ ለመውሰድ ያደረጋችሁት እንቅስቃሴ አለ?
0: በመጀመሪያ ደረጃ ይሄ የተባለው ብር በሙሉ ተበልቷል የሚል ድምዳሜ ላይ መድረስ አስቸጋሪ ነው። ሪፖርቱም እኔ በግሌ እንደተረዳሁት ይህን የሚል አይደለም። የመንግስትን

0: ገንዘብ አያያዝ ስርዓት ሳይከተል ተከናውኗል ነው እንጂ ተበልቷል የሚል ነገር መያዙ አስቸጋሪ ይመስለኛል። በዚህ ሂደት ውስጥ ተወሰነ ገንዘብ ተባለ ሊበላ ይችል ይሆናል። አይ ቲንክ ፓርላማው ዲቴሉን እንደሚመረምር ነው በቅርቡ ያሳወቀው። ከዚህ ጋር ተያይዞ የሙስና ጉዳዮች በዚህ ውስጥ የሚታዩ ከሆነ ኮሚሽኑ የሚገባበት ሁኔታ ይኖራል ማለት ነው። ምንም ጥርጥር የለውም። አንዳንድ ጊዜ የኦዲት ሪፖርቶች ለእኛ የሙስና ወንጀል ምርመራ እገዛ ነው የሚያደርጉልን። የኦዲት ሪፖርቶችን ኮሚሽኑ ይከታተላል። ከዚህም አልፎ አንዳንድ የሙስና ወንጀል ጥርጣሬ ሲኖረው በየአንዳንድ መስሪያ ቤቶች ውስጥ ዋና ኦዲተር ኦዲት አድርጎ ግኝቱን እንዲልክልን ሁሉ እናደርጋለን።
1: ተፈላጊ የሆኑ ሰዎች ነገር ግን ከሀገር ውጭ ያሉ እና በፍለጋ ወይም ዋንትድ ሊስት ውስጥ ያስቀመጧቸው ሰዎች አሉ፣ ያንንስ ዓለም አቀፍ ተቋማት ጋር ወይም ፖሊስ ጋር ጣመረ ስራ ትሰራላችሁ? በይፈለጋል ሊስት ውስጥ ያሉ ኢትዮጵያውያኖች አሉ ወይ? ገንዘብ በማሸሽ ወይም በተለያዩ ሙስና ጉዳዮች ከሀገር ውጭ ተሰደው ያሉና የሚፈለጉ?
0: አይ ኖራሉ። ምን ያህል ናቸው ነማን ናቸው የሚለውን እኔ መረጃው ላይ ኑርኝ ይችላል፣ ይህንን የሚመለከተው አካል ኮሚሽን ውስጥ ስላለ። ነገር ግን እንዳሉ በጥቅሉ መውሰድ ይቻላል። አንዳንዶቹንም ከኢንተርፖል ጋር በመነጋገር ያስመለስ ናቸው አሉ ወደ ሀገር ውስጥ። ሌላው እነዚህ ሰዎች ለማስመለስ በባይላተራል ደረጃ ከሀገሮች ጋር እንደዚህ አይነት ስምምነት ማድረግን የሚፈልግበት ሁኔታ አለ። እነዚህ ነገሮች በዓለም አቀፍ ደረጃ በሚፈለገው ደረጃ ተማማ በሆነ መልኩ እየተከናወኑ ለማለት ያስቸግራል። ነገር ግን የተባበሩት መንግስታት የጸረ ሙስና ኮንቬንሽን እኛም አጽዳቂ ሀገር ነን፣ ለብዙዎች ሀገሮች አጽድቀውታል። ይህን ትብብር እንዲኖር ያስቀመጣቸው ቻሉ። ስለዚህ በእሱ መሰረት ያው ወደፊት ብዙ መስራት እንዳለብን እንጠብቃለን። በዚህ በኩል ጥረት እያደረግን እንገኛለን።
1: አቶ ብርሃኑ አሰፋ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የስነ ምግባርና ኮሚኒኬሽን ጉዳዮች ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን።
0: እኔም አመሰግናለሁ።
2: 7 billion ስቶ ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
1: በዚሁ ወደ ቀጣዩ ቃለ መልሳችን እናልፋለን። ከፕሮፌሰር ማሞ ሙጬ ጋር በኢትዮጵያዊነትና ፓን አፍሪካኒዝም ዙሪያ ከሄድነው ቃለ መልስ ነው እንሆን።

0: ፕሮፌሰር ማሞ ሙጬ በቅርቡ በደቡብ አፍሪካ ፕሪቶሪያ ኬፕ ታውን እና ደርባን ከተማ ውስጥ የኢትዮጵያዊነት ፋይዳ ለፓን አፍሪካኒዝምና ለአፍሪካ ህዳሴ በሚል ርዕስ አንድ ኮንፈረንስ ተካሂዷል። እርሶም ከኮንፈረንሱ ተሳታፊና አስተባባሪዎች አንዱ ነበሩ። በቅድሚያ የኢትዮጵያዊነት ጽንሰ ሐሳብ ውስጥ በእነማንና እንዴት ነው የፈለቀው?
1: ኢትዮጵያኒዝም የተፈጠረው በጥቁር ቄሶች ነው። ጥቁር ቄሶች ቅጭቅ ቤተክርስቲያን ሄደው መጽሐፍ ቅዱስ ውስጥ ምንም ስማቸው የለም፣ የኢትዮጵያ ግን አለች፣ ጥቁሩን እኛ የሆን ነው አለን። ለምንድን ነው እግዚአብሔር ነጭ ነው የምትሉትን? ለምንድን ነው ልጁ ነጭ ነው የምትሉት? ለምንድን ነው መንፈስ ቅዱስ ነጭ ምት? ለምንድን ነው ጥቁር የሆነ ሁሉ ሉሲፋየር ነው ወይም ሰይጣን ነው የምትሉት? ብለው ሳውዝ አፍሪካ ትልቅ እንቅስቃሴ የፈጠሩ ማለት ነው። ከቤተክርስቲያን ነጻነት ጀመሩት ሰዎች ወደ ፖለቲካ ነጻነት ገቡ። ኢትዮጵያኒዝም ምልት በዓለም ነው የተሰራጨው ማለት አሜሪካ፣ በካሪቢያን፣ በእንግሊዝ ቅኝ ግዛት የሆነች በፈረንሳይ የነበሩት እነ ካሜሩን፣ ከዛም በኋላ ከ1957 ዓ.ም ድረስ በየቦታው ይሰራጫል። ይሄ ሆኖ ነው በሱ መሰረት ላይ ነው እንግዲህ በ1900 ዓ.ም ፓን አፍሪካን ኮንግረስ ሲጀመር 1896 የአድዋ ጦርነት ነበረ። ከዛ ጋርም አያያዙት እና ከነ አጼ ምኒልክ ጋር ግን ተገናኝተዋል። እንግዲህ ምን ያህል አጼ ምኒልክ ገብቷቸው ይሄን ነገር እንደቀጠሉበት ይሄ ነው ላንል እንችላለን። ግን ዋናው ምንድን ነው እነኚህ ያቋቋሙት ሰዎች እነ ሲልቬስተር ዊሊያምስ በደንብ አነጋግሯቸዋል። ጦርነቱ ገላይ እንዲደግፋቸው ፈልገዋል። ከዛም በኋላ እሳቸው ፓን አፍሪካን ኮንግረሱ እንዲደግፉ በሙሉ የምትላቸው ይሄ በጣም ስለ ፓን አፍሪካኒዝም የሚያወሩት መጽሐፎቱ የተናገሩት የሰሩት ሁሉ እነ ዱቦዋ እነ ዴላኔ ሁሉም እነ ማርከስ ጋቢ ሁሉ የምትለው ኢትዮጵያንስ ነበር በሙሉ እና በሙሉ ስታየው አሁን ምርምር አድርገን በሙሉ ያገኘ ነው ገርሞናል። በጣም በሙሉ ኢትዮጵያኒስቶች ነበሩ። ኢትዮጵያኒዝም አንድ አይነት አይደለም። ለምሳሌ የእንግሊዝ ኮሎኒያል ስር የነበሩ ሁሉ ለየት ያለ አቀራረብ ነው የሚያቀርቡት። ለምሳሌ በሳውዝ አፍሪካ የቤተ ክርስቲያን ነገር ነበር። አሜሪካም ስሌቭ ስቶሪ ወይም የባሪያዎቹ ከዚሁ ጋር አያይዘው ነው የመጣው። በኋላ ነው ራስተፌሪያን ሁሉ የምትለው በሙሉ የተያያዘው ከዚህ ከኢትዮጵያ ጋር ነው። አሁን እኔ የተገነዘብኩት ምንድን ነው የኢትዮጵያ ታሪክ እና የኢትዮጵያ ስም በተለይ በጥቁሩ ዓለም ሰፋ ያለ ከብራዚል እስከ የትም እንዲህ አይነት ሰፊ የሆነ እንትን ሲኖረው እና እኛ ኢትዮጵያኖቹ ጠንከር ብለን

0: በደንብ አድርገን አብረን ይሄን ነገር እቺ እንዲህ አይነት ስም ያላት ሀገር ትልቅ ሆነ የነበረች ሀገር ትልቅ እንዴት ሆናለች እንዴት እናረጋታለንና እንደገና መጠሪያት ሆናለች እንደማለት አሁን የምታየው ነገር ሀገራችን የምታየው ሰው በደንብ ጥሩ የሆነ ተባብሮ አንድ ሆኖ ይሄን ነገር ገብቶት ወደፊት እንደመሄድ እና የፓን አፍሪካኒዝም ኃይለኛ እንትን እንደማድረግ ይልቅ የምታየው ነገር ምንድነው? እንደምታየው ሀገር ስለ ምንድነው ነው አንተ አማራ ነህ አንተ ትግሬ ነህ እንደዚህ ነው ሰው የሚያወራው። እዛ እንዲወጣ ነው ማድረግ ያለብን። እንግዲህ ትልቅ ነገር ኢትዮጵያ የሰጠችው ትምህርት ለአፍሪካ ዓለም በሙሉ ምንድነው? ምንም ቢሆን ምንም we must celebrate our similarity አንድነታችንን በደንብ አድርገን እንትን ማለት አለብን። በጣም ደስተኛነት እንዲሰማን ይገባል ነው ያሉት። ግን ልዩነታችን ደግሞ ምንም ችግር የለውም አፕሪሺየት ማድረግ ወይም በደንብ አድርገን ተገንዝበን አብረን መኖር እንችላለን። በዚህ መሰረት ብንሄድ አፍሪካ አንድ ሊሆን ይችላል። ኢትዮጵያም መሰረት የሰጠች ሀገር ናት። ቺን ሀገር ቢገሏትም የምትኖር ሀገር ናት ብለን በጣም ሰፋ ያለ ታሪክ ያላትና ጥሩ ነገር ጥሩ ባህሪ መጣባት ሀገር እንደሆነች አድርገን አሁን ያለባትን ችግር ሁሉ ለመቋቋም ብንችል ከፓን አፍሪካኒዝም የሃይነ ትምህርት ሁሉ ኢትዮጵያዊ ቢወስድና ስራዬ ብሎ ደግሞ አሁን እኛ እንዳደረግነው አሁን ጥናት እኛ አሁን ፔፕ ጻፍ አዝ ዊዝ ዘ ፓስት ሶ ኦልሶ ዊዝ ዘ ፊውቸር ሪአንክሪንግ ኢትዮጵያኒዝም ፎር አፍሪካን ሬነሳንስ ዩኒቲ ብለን እንደ ድሮም በጥንትም እንደተደረገው አሁንም ቢሆን ኒው ኢትዮጵያኒዝም ያስፈልጋል። ምክንያቱም በሙሉ አፍሪካ ቀኝ ግዛትን ገና በሙሉ አለፍ ማለት አንችልም። ኒው ኢትዮጵያኒዝምን ማስፋፋት አሁን ሳቦን ቤኬ እሱን ነበር አድቮኬት ያደረገው ለአንደኛው ክፍለ ዘመን ኒው ኢትዮጵያኒዝም አዲስ ኢትዮጵያኒዝም ያስፈልገናል ነው ያለው።
1: እንዳነሱት ከታምቦ ቤኬም እንደዚሁም በኮንፈረንሱ ላይም እንደተገለጸው በጥልቀት እንደተነሳው አዲስ ኢትዮጵያዊነትን ስሜት እንዴት ነው መግለጽ የሚቻለው? ቀደም ሲል እንዳሉት ሀገሪቷ በአሁኑ ወቅት በጎሳ ተከፋፍላ ያለችበት ሁኔታ ነው። ክልሎች ራሳቸው በቋንቋ ማንነት ተከፋፍለው የሚገኙበት ሁኔታ ነው። ከዛ ወጥቶ አዲስ ኢትዮጵያዊነት ለመመስረት እንደምን ይቻላል? እዚህ ከጎሳ ፖለቲካ ያልነጻ ለጣች ሀገር እንደምን ሆና ነው ለሌላው አዲስ ኢትዮጵያዊነትን የማስተላለፍ ብቃቱ ሊኖራት የሚችለው?
0: ምንድነው መሰለ ይሄ ኢትዮጵያኒዝም ምልህ ነገር የተፈጠረው ከውጭ ነው። ውጭ ሆኖት ኢትዮጵያ የአላትን ታሪክ ለጥቁር ህዝብ አለኝታ የሆነ ነገር መፍጠሯ ከእግዚአብሔር ጋር የነበራትን ሁሉን አይተው ነው እነዚህ እና ያገሪቷን ደግሞ አድዋ ጦርነት ላይ ያደረገችው በጣም ቀላል አድርገው አያዩትም። በራስ መተዳደር ይሄን ያህል ጥቁር ሆኖ because ሁሉ ጥቁሩ ምንድነው እንደ ቃ ነበር የሚሸጠው እና ያልተሸጠች ሀገር ነጻነት ያላት ሀገር ብለው ነው እንግዲህ ሲፈጥሩት አሜሪካን ጀምረው ውጭ ሀገር። አሁን አንዳንዶቹ ያስገርሙሃል ኢትዮጵያን በጣም የሚያከብሩ ታገኛለህ። ለምሳሌ ኢትዮጵያን ማከብሩ እንደዚህ መከፋፈል የሚፈልጉ በጥቅም የሚያዩት እና ሀገሪቷን እቺን የተከበረች ሀገር በጣም ዓለም ያከበራትን ሀገር ጠላትም ያከበራትን ጠላትም እንዲያው ሊያጠቃትም ቢሞክር እንደ በቀላሉ አላየ። አሁን አንድ የእንግሊዝ ኮሚሽነር ነው እንደ ኢትዮጵያ አይነት ኩሩ ህዝብ በዚህ ዓለም አይቻላትም ይላል። ዋናው ምንድነው መሰለ እንዴት ብለው እንዳዩን ነው የኢትዮጵያኒዝም ለምንድነው የሚያስፈልገው ስትል አሁን ኢትዮጵያ ያለችበት ሁኔታ አይደለም። እንደሱ ሆኖ ኢትዮጵያ ምን ፈጠረች ኢትዮጵያኒዝም ምን ካራክተሪስቲክስ አለው እና አዲስ የሚያደርገውና እንደገና ለምንድነው መጠቀም ያለብን እንደገና ለምንድነው አሁን ማንሳት ያለብን ስትል ኢትዮጵያኒዝም ማለት ዲግኒቲ ፕራይድ ሰልፍ ወርዝ self-reliance, independence, freedom. ሌላ ደግሞ ሁለተኛው ውጭ መጥቶ ሊያጠቃ የሚፈልገውን ሬዚስት ማድረግ ነጻነትን በፍጹም ኮምፕሮማይዝ ለሰውን እንሰጣለን የሚባል ነገር የለም። የሀገር ነጻነት የራስ ነጻነት እንዲህ አይነት ኩራት እንደነዚህ ያሉ ካራክተሪስቲክስ ናቸው ነው የምልህ። እነዚህ ናቸው አሁን አፍሪካ ያስፈልገዋል። ምክንያቱም ከቅኝ ግዛት አልወጣንም። በጃዙር በመከፋፈል ልዩነታችን እያሰፉ አፍሪካን እየጎዱት ነው እና ኢትዮጵያኒዝም ሲመሰረት ያን ጊዜ የነበረው አይነት ከነጮች ቤተክርስቲያን ነጻ እንውጣ ብለው የራሳቸውን ቤተክርስቲያን ሲያቋቁሙ የኢትዮጵያ ቸርች ኦፍ ሳውዝ አፍሪካ በየቦታው የኢትዮጵያ ቸርች እያሉ ናይጄሪያ ሳይቀር ካሜሩን ሳይቀር ጋና ላይቤሪያ በየቦታው ሲያቋቁሙ ኬንያ በየቦታው ተቋቁሟል። ይሄን ሲያደርጉ እንደዛ ብለው እንዳደረጉት ሁሉ አሁንም ቢሆን ያን ሰፊ እንቅስቃሴ ያስፈልጋል ለማለት ነው። ይሄ እንግዲህ የሚጠቅመው ምንድነው ለኢትዮጵያ እንደዚህ አይነት ሀገር ለምንድነው እኛ የምንከፋፈለው ብሎ ሰው መገመት ቢችልና መገናዘብ ቢችል በጣም ትልቅ ትምህርት ቢያገኝ ጥሩ ነው። እሱን ለማድረግ መሞከር ያለብን ይመስለኛል። እቺን ሀገር ለትልቅ ስም ስላላት በስሟ በኖርም ይቻላል። ድህነትም ቢኖረን ይሄ አይነት ኃይለኛ የሆነ መንፈሳዊ የሆነ ነገር ለዓለም የሰጠነው ትልቅ ስጦታ ስላለ አሜሪካ ከሚሰጠው ሴኩሪቲ ይልቅ ኢትዮጵያ የሰጠችው መንፈስ ሳዊ ምግብ ለዓለም ይበልጣል። በተለይ ለተጨቆነው ህዝብ ያረጋችሁ ለጥቁሩ ህዝብ ያረጋችሁ ቀላል ነገር አይደለም ብለን አገሪቷን እንደገና ትልቅ አርገን አንድ ላይ ብንሆን እቺ ሀገር አንድ ሰው የማይራብበት አንድ ሰው የማይጎዳበት ኃይለኛ የሆነ ባህሪ ያለው ታሪኳን እንደገና መስመለስና አድሶ ወደፊት

0: ማለት ይቻላል።
1: በኮንፈረንሱ ማብቂያ የወጣው መግለጫ ላይና አሁንም ቀደም እርሶ እንደነሱት አፍሪካ አሁንም ገና ከፖስት ኮሎኒያሊዝም ወይም ከድህረ ቅኝ አገዛዝ ገና ሙሉ በሙሉ ነጻ አልወጣችም የሚል ነገር ተጠቅሷል። ካሁን ድረስ በድህረ ቅኝ አገዛዝ ስር ነች ሲባል ከምን አኳያ ነው?
0: አፍሪካ ይውል አንድ አፍሪካ ሀገር ሄዶ አውሮፓን አታክ አርጎ ወይም አንድ ነገር አርጎ አቆንት ሁልጊዜ የምታየው ሌሎች እየመጡ አፍሪካ ውስጥ ይገቡ ነው። ይሄን እኮ ለማቆም አንድ ላይ ሆነን ማን ይግባ ማን ይምጣ እኮ ማለት አንችልም። ማሊ ስትፈልግ ፈረንሳይ ትጋብዛለች። አፍሪካ ዩኒየን ስንት ጊዜ ቆይቶ ነው መግለጫ የሚሰጠው? ሊቢያ የሆነውን አታያለህ። አሁን ለምሳሌ የአሜሪካ አፍሪካም የሚሉት ጅቡቲ የኛ አጠገብ አለ። አፍሪካ አንድ ቢሆን ኖሮ ኩራት ይኖረዋል። ኢትዮጵያንዝም እዚህ ነው የሚጠቅመው። ኩራት ይኖረዋል የለም። አንድ ላይ ሆነን ተነጋግረን ስንፈልግ እንጋብዛችኋለን፣ ሳንፈልግ አንፈልጋችሁም ማለት እንጂ ይሄ የሌለው እንትን ነጻነት አለው ማለት ያስቸግራል። ሌላው አሁንም ቢሆን ገንዘብ ከውጭ ነው የሚመጣው። ብዙ ጊዜ እሱ ከሰጡት ገንዘብ የእነሱ አጀንዳ ነው የምትከተለው ማለት ነው። እና ሪሊ ከቅኝ አገዛዝ ለመውጣት ማለት ሁሉ አይነት ነው የሚያስፈልገው፣ በፖለቲካው፣ በኢኮኖሚው፣ በሁሉም አንጻር በሳይንሱ በሁሉም። አሁን የእኛን ይሄን ታየው ዲክላሬሽኑን ይሄ ጠቅላላ ብዙ ኤክስፐርት ነው በጣም እኔ እንደ አይነት ኃይለኛ የሆነ እንደ ጅረት ውሃ እውቀት የፈሰሰበት ቦታ ላይ ይሁን ታየውት ሁሉ ነው ምድር ደግሞ የመጡት በሁሉ ነው፣ ከካሪቢያን፣ ከአሜሪካ፣ ከላቲን አሜሪካ፣ ከአፍሪካ በሙሉ። ኔክስት ታይም እነግርህና እንድትመጡ ይሆናል እናንተ እና ሁሉ በሙሉ መጣ። ጥሩ ዲክላሬሽን አወጣን። ዊ ኮልድ ኢት ሰርድ ስዋኒ ዲክላሬሽን ብለን እና ኢትዮጵያኒዝም በደንብ አድርጎ ዲክላሬሽን ውስጥ ገብቷል። አዲስ ኢትዮጵያኒዝም እንደሚያስፈልገን ማለት ሙሉ ነጻነት ያስፈልጋታል አፍሪካ፣ ሙሉ አንድነት ያስፈልጋታል። አሁን ውጭ ሀገር ያለውም ሪተርኒንግ ታለንት ፈንድ ብለን የውጭ ያለው ይሄ ታለንት እንደናንተ ያለውንም ሀገር ውስጥ እንዲገባ ማድረግ እና አፍሪካን ጥለን አይደለም እዚሁ እየታገል ነው መታገል። አሁን እኔ አውሮፓ መኖር ይችላሉ፣ ግን እዚህ እኔ ይሻለኛል ልተው ነው አውሮፓን። በሙሉ አፍሪካ መታገሉ ነው የሚሻለው።
1: አሁን ያነሱት የተማሩ አፍሪካውያኖች ወደ አፍሪካ ተመልሰው አፍሪካን መልሰው በልጆቿ እንድትገነባና በሁሉም ዘርፍ ከሌላው ከሰለጠነው ዓለም ጋር እኩል ተወዳዳሪ እንድትሆን ለማድረግ ጥረት መደረግ አለበት የሚለው አንዱ የውሳኔ ሀሳብ ነው በተላለፈው በመግለጫው ላይ። ያንን እንዴት ነው እውን ማድረግ የሚቻለው? የተማሩ ሰዎች ፈቃደኛ ሆኖ እንኳን ወደ ሀገራቸው እንመለስ ቢሉ መልካም አስተዳደር በሌለበት እና መቺ የሆኑ ፖሊሲዎች በማይራመድበት ሀገር ውስጥ በነጻነት እንደምን አድርገው ነው አፍሪካ በአፍሪካ ልትገነባ የምትችለው?
0: ኤክስፐርቲስ ያላቸውን ባላቸው ኤክስፐርቲስ ሄደው ማገልገል ይችላሉ። ሲያገለግሉ ይኸውልህ ፈንዱ የሚጠቅማቸው ምንድን ነው መሰለህ? ሶስት ወር ቆይቼ ልምጣ ካሉ ሶስት ወር ቆይተው ይመጣሉ፣ ወይም አንድ አመት ካሉ አንድ አመት ደግሞ አንድያውን ልሂድ ካሉ አንድያውን እንዲሄዱ ይደረጋል ማለት ነው። ለምሳሌ አንዳንዶቹ ችግርም ቢኖርባቸው የፖለቲካ ወይ ምናምን ችግር ቢኖርባቸው ሄደው ማየታቸው ይጠቅማቸዋል። የትም ሀገር ኬንያ ችግር ቢኖርባቸው የትም ሀገር ቢኖርባቸው ሄደው አይተው መምጣታቸው ይጠቅማቸዋል። ድሉ መከፈቱና ውጭ ላለው ቤተሰብ ምንም ላለው ሁኔታውም እንዳለ ሆኖ ውጭ ሀገር እየኖረም ሆኖ አገሩ ገብቶ ጥቅም ያለው ነገር ጥሎ መሄዱ ህዝቡ ጋር መገናኘቱ በጣም ይጠቅማል ነው። ዋናው ነገር መለየት ያለብን ግን መንግስትንና ህዝብን አንድ አድርጎ ወይም መንግስትና ሀገርን አንድ አድርጎ ማየት የለብንም። ህዝቡና ሀገር ሰፋ ያለ ነው።
1: በጥቅሉ ኢትዮጵያዊነት ቀደም ሲሉ የነበሩት አባቶቻችን በከፈሉት መስዋዕትነት የተነሳ የሀገሪቷ ታፍራ ተከብራለች። በዛም የተነሳ ኢትዮጵያዊነት አንዱ የተሰጠው ትርጓሜ ራሱ እምቢተኝነት፣ ሀገርን አሳልፎ ለባዕድ ያለመስጠት፣ የነጻነት ወዳድነት እና ክብር ያለው ህዝብ ተደርጎ ይቆጠራል። ያም ነው ሌሎቹን ከቅኝ ግዛት በመውጣት ነጻይቱን አፍሪካ ለማቆም ለአፍሪካውያን እንደዚሁ አኩሪ የሆነ በጎ አስተዋጽኦ አድርጓል የሚሉ ነገሮች ተነስተዋል። በአውሮፓና በሰሜን አሜሪካም ሌሎች እንደዚሁ ከባርነት ነጻ የሚወጡበት የትግል መሳሪያ ሆኗቸዋል። በተለይ አፍሪካ አንድነት ወይም አሁን አፍሪካ ህብረት የሚባለው ጋፋና መስራች መሪዎች አገሮች ውስጥ አንዷ ኢትዮጵያ ናት። መሪዋን በወቅቱ ቀዳማዊ ኃይለስላሴ ነበሩ። ለንኩርማ ሀውልት ሲቆም ለቀዳማዊ ኃይለስላሴ ግን ያ ክብር ተነፍጓቸዋል። ያንን አላገኙም። በዛ ላይ እርሶም ሆነ ሌሎች የዚህ የኮንፈረንስ ተሳታፊዎች ያላችሁ አቋም ምንድን ነው? እርሶስ በግል ይህንን በተመለከተ በአፍሪካ ህብረት ላይ ጫና ለማድረግ ሎቢ ለማድረግ እናንተ ግሩፕ ወይም ደግሞ እርሶ በግል እያሰቡ ያሉት ነገር አለ ወይስ እስካሁን የፈጸሙት ነገር አለ?
0: ጥያቄው ተገቢ ነው፣ ግን ጃንሆይ የአፍሪካ ዩኒየን ብቻ ሳይሆን በሀገራቸው በደንብ አድርጎ ያደረጉትን ጥሩና መጥፎውን ለይቶ ምንም ቢሆን ብዙ ነገር ጥሩ ያለውን አይቶ በኢትዮጵያዊነት ጨዋነት አንድ ሀውልት ቢቋቋምላቸው ጥሩ ነው ብዬ አምናለሁ። እሱ ብቻ ሳይሆን

0: በአፍሪካ በኩል ከሃውልት ከሚቋቋምላቸው ይልቅ የኃይለ ሥላሴ አፍሪካን ኢንተግሬሽን ቼር ይሄ ፕሮፌሰርል ቼር እንደሱ አይነት ነገር ቢቋቋምላቸው ጥሩ ነው። ምክንያቱም ትምህርት ይፈራላ የሳቸው ምን እንዳደረጉም የተናገሩት ንግግር ምን ሁሉ ተማሪዎች ይፈሩላቸዋል ማለት ነውና በኃይለ ሥላሴ ቼር ተብሎ ፕሮፌሰርል እንትና አሁን ዩኒቨርሲቲዎች ወና አዲስ አበባ ዩኒቨርሲቲ ወይ የተለያየ ዩኒቨርሲቲ ወይ መንግስትም ቢሆን ቢያቋቋምላቸው ጥሩ ነው ባይነኝ ነው። የንክሩማ ጋና መንግስት በጣም ሎቢ ያርጓል ነው አይ ቲንክ የኢትዮጵያ መንግስት አሁን ያለው መንግስት ሎቢ ላያደርግ ይችላል። ምክንያቱም የናጽ ኃይለ ሥላሴን እየታገለ የመጣ መንግስት ነው ያለው። ሌሎችን መንገዶች መፈለጉ ጥሩ ነው ማለት ስማቸው እንዲቆይና ጥሩ ነገር የሰሯቸው ነገር በተለይ በአፍሪካ ላይ ጥሩ ነገር ሰርተዋል። አፍሪካዊ ነኝ ይሉ ነበር ነው አፍሪካ አገራችን ዝልሃል መዝሙር ሁሉ
1: አስታውሳለሁ
0: ተርኩ ነበር ነሐራም ቤት ዝልሃል እኛ እንዲ ብለን ያደግነው
1: እና
0: እግዚአብሔር ይስጣቸው ምልሳቸውን በደም መመስገን ይገባቸዋል። 1972 ዓመት እሳቸው ከመወደቃቸው 2 ዓመት በፊት የአፍሪካ አባት ተብለው በኦኤዩ ሳኔ ተላልፎላቸዋል እና ምንም ይሁን ምን ይሁን ሰውየው ትልቅ ሰው ነበሩ።
1: መልካም ፕሮፌሰር ማሞ ሙጬ ስለ ቃለ ምልልሱ እናመሰግናለን።
0: ታንክ ዩ እግዚአብሔር ይስጥህ ስለ ይሄን ያለ የለፋ ነው እግዚአብሔር ይባርክ ቀጥል እንደሱ ማድረጉ ጥሩ ነው። በተቻለ መጠን የተባበርን ወደፊት አንድነት ፈጥረን አገራችንን ካለችበት ችግርን ብናወጣ ጥሩ ነው። አፍሪካንም በሙሉ ብናወጣ ጥሩ እና አይ ቲንክ ኢትዮጵያን ስናወጣ አፍሪካን እንደማውጣት ነው አፍሪካን ስናወጣ ኢትዮጵያን እንደማውጣት አድርገን እንደዚህ አይነት አመለካከት ቢኖርን በጣም ጥሩ ነው። እግዚአብሔር ይስጥህ እንግዲህ
2: 7 billion stories and counting. SBS Radio.
1: በዚሁ ወደ ቀጣዩ ቃለ ምልልሳችን እናልፋለን።
3: Thank you for having me. It's a pleasure to be with you today. Somalia went through a difficult times for the last 20 years. It was a country ravaged by civil war, anarchy, instability, fundamentalism, piracy, and all sorts of social ills.
1: እንድቀርብ ስላደረከኝ አመሰግናለሁ። በዛሬው ዕለት ካንተ ጋር በመሆኔ ደስታዬ ነው። ባለፉት 20 አመታት ሶማሊያ አስከፊ በሆኑ ግዛቶች ውስጥ ነው ያለፈችው። በእርስ በርስ ጦርነት፣ ስርዓት አልበኝነት፣ አለመረጋጋት፣ ጽንፈኝነት፣ የባህር ውንብድና እነዚህን በመሳሰሉ ማህበራዊ ደዌዎች የራደች አገር ናት። የኢትዮጵያ ወንድሞቻችንን ጨምሮ ለዓለም አቀፉ ማህበረሰብ ምስጋና ይግባውና ሶማሊያ በአሁኑ ወቅት ወደ ትክክለኛ አቅጣጫ እየተጓዘች ትገኛለች። በቅርቡ በሙሉ መንግስታዊ መዋቅር የሚያስተዳድር አዲስ መንግስት መስርተናል። ከህግ አልባነትና ቀውስ ዘመን ወጥተን ወደ ሰላምና መረጋጋት ዘመን እንደምንሻገር ተስፋችን ነው። ይሁንና ገና ከምንፈልገው ደረጃ ላይ አልደረስንም። የሰላምና መረጋጋቱ ጉዞ ረጅም ሊሆን ይችላል። ሰላም ሶማሊያ ውስጥ አሁንም ገና በቋፍ ያለ ነው። ጽንፈኝነትና አክራሪነት አሁንም ሶማሊያ ውስጥ ተከስቷል። የባህር ውንብድና ምንም እንኳን በቅርቡ የተዳከመና የቀዘቀዘ ቢሆንም አሁንም ችግር ሆኖ ነው ያለው። ኢኮኖሚው አሁንም ድረስ አስጋሚ ነው። እያለ ሰዎች ኑሯቸውን አደላድለው ለመምራት አልቻሉም። የሶማሌ ወጣቶች የሥራ አጥነት ቁጥር ወደ 80% እየተጠጋ ነው። አገሪቱ አሁንም ብርቱ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፈተናዎች ገጥሟት ነው ያለችው። አለመረጋጋትን አንስተዋል። የሶማሊያ አለመረጋጋት በተለይ ለኢትዮጵያና ለሪጂኑ ምን ማለት ነው?
3: Somali problem, as all we know, is no longer confined to the borders of Somalia. Terrorism is a regional problem, especially for our neighbors, Ethiopia, Kenya, Djibouti, and other countries.
1: አንተም እንደምታውቀውና ሁላችንም እንደምናውቀው የሶማሊያ ችግር በሶማሊያ ድንበር ውስጥ ብቻ የተወሰነ መሆኑ አብቅቷል። ሽብርተኝነት የሪጂኑ ችግር ነው። በተለይም ለጎረቤቶቻችን ኢትዮጵያ፣ ኬንያ፣ ጅቡቲና ሌሎች አገራት የባህር ውንብድና እንዲሁ ችግር ሆኗል። በተለየ መልኩ ለኢትዮጵያ ብቻ ሳይሆን ለሶማሊያ፣ ኬንያ፣ ጅቡቲና ሌሎች የሪጂኑ አገራትም እንዲሁ። ስለሆነም የሶማሊያ ችግር አለመረጋጋት፣ አክራሪነት፣ ሽብርተኝነት፣ ጽንፈኝነት ወደ ጎረቤቶቻችን የመስፋፋት ተጽዕኖ አለው። ሁላችሁም እንደምታውቁት ከኢትዮጵያ ጋር ረጅም ድንበር እንካለላለን። የሶማሊያ ችግር ኢትዮጵያ ውስጥ አለመረጋጋትን ፈጥሯል። ይህም ብቻ አይደለም፣ የኤርትራ አገዛዝ አልሸባብን በመደገፍ የውክልና ጦርነት ከኢትዮጵያ ጋር ሶማሊያ ውስጥ እየተዋጋ ነው።

0: መሆኑም ለኢትዮጵያና ለአጎራባች አገራት ይህ ግዙፍ ፈተና ነው። ይህን ችግር ከማሳወቁና ከመታገሉ አኳያ ለዚህም ነው የሶማሊያ አለመረጋጋት ብርቱ የሆነ አለመረጋጋት ወቅታ ኢትዮጵያ ላይ ፈጥሮ ያለው። የኢትዮጵያ ወታደራዊ ጣልቃ ገብነት ለሶማሊያ ያስገኛቸው ጥቅሞችና ጉዳቶች ምንድናቸው ይላሉ?
1: Ethiopia and Somalia today have a common enemy, and therefore they should have a common strategy. It's very important for all of us to know.
0: ኢትዮጵያና ሶማሊያ በአሁን ወቅት የጋራ ጠላት አሏቸው። ስለዚህ የጋራ ስትራቴጂም ሊኖራቸው ይገባል። ለሁላችንም ይህን መገንዘቡ በጣም ጠቃሚ ነው። ኢትዮጵያና ሶማሊያ ታሪካዊ ጠላቶች ናቸው የሚለው ዝማሬ በስፍራው የሌለ ነው። አንዳችን አንዳችን የምንካለል ሁለት ወንድማማች አገሮች ነን። የሶማሊያ መንግስት ከፈረሰ በኋላ የሶማሊያ ህዝብ ኢትዮጵያ ውስጥ ደህንነትና መጠለያን ጠይቋል። በርካቶች አሁንም ድረስ ኢትዮጵያ ውስጥ አሉ። በመሆኑም ኢትዮጵያ የሶማሊያ ወታደራዊ ጣልቃ ገብነት በእጅጉ ማለፊያ ተቀባይነት አለው። እንፈልጋቸዋለን። ስለምን የሶማሊያ መከላከያ ጦር ራሱን ችሎ አገሪቷን መረጋጋት ለማስጠበቅ ገና ብቁ አይደለምና። እንደሚያቆት ሶማሊያ ኦጋዴን የራሴ ግዛት ነው በሚል የገባኛል ጥያቄዋ ለረጅም ጊዜ ቆየ ነው። በኦጋዴን የግዛት ይገባኛል ጥያቄ ላይ ያዲሱ የሶማሊያ መንግስትና የርሶ አታይ ምንድነው?
1: You know, the policy of Somali government, as far as I know, is to leave Somalia to be at peace with itself first and also to be at peace with its neighbors.
0: እንደምታቀው እኔም ራሴ እስከማቆ ድረስ የሶማሊያ መንግስት ፖሊሲ በቅድሚያ ከራሱ ጋር ሲልም ከጎረቤቶቿ ጋር በተሻለ ሁኔታ መኖር ነው። የሶማሌ ህዝቦች ኢትዮጵያ ውስጥ ነጻነት፣ መብትና ፍትህን በአመራሩ ስር ወይም ከኢትዮጵያውያን ወንድሞቻቸው እስካገኙ ድረስ ለኛ መልካም ነው። ሶማሊያ በኦጋዴንና ኢትዮጵያ ውስጥ ባሉት ወንድሞቻችን ሳቢያ ከኢትዮጵያ ጋር ለመዋጋት እንደማትዳዳ ተማመናለሁ። በሰላም እስከኖሩ ፍትህ፣ ነጻነት፣ መልካም እድሎችን ልክ እንደሌሎች ኢትዮጵያውያን እስካገኙ ድረስ የሶማሊያ አካል ከመሆን ይልቅ እዚያው ባሉበት ቢሆኑ መልካም ነው። የወቅቱን የሶማሊያና